0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አደራችሁ። እነሆ የዕለት አርብ የጧት ስርጭታችን ጀምረናል። ዛሬ ለቱ እንደምላያን ዘመን አቆጣጠር ዮም ሽሽት ኢትባብ በኤሉል ኢታፍሽም በባብ እንደ አውሮፓ ዘመን አቆጣጠር ኦገስት 28 2026 እንደ ኢትዮጵያ ዘመን አቆጣጠር ደግሞ ነሐሴ 22 2018 ነው። የቴክኒክ ባለሙያችን ገብርኤል ኮሄን ስቱዲዮ ትረኛ የቾባይንን እንደተለመደው ስርጭታችን እስከ ጧቱ 7 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ዜና ይነበባል። ከዛም በማከታተል ጋዜጦች ለአንባቢያን ምን ይዞ ቀረቡ የሚሉት እንመለከታለን። በማከታተልም የዜና ትንታኔና የስልክ ውይይት ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያልን አሁን ወደ ዜና ወስዳችኋለሁ። በቅድሚያም አርዕስተ ዜና፣ መከላከያ በአዛ ትናንት ምሽት ቀንደኛ የሐማስ ሽብርተኞችን መግደሉ አስታወቀም። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ድጋሜ ለውይይት አልቀመጥም አሉ። ይበዚህ እንዳለ የአሜሪካ የመካከለኛው ጦር አዛዥ የሆርሙስ ባህረ ሰላጤዎች መጠን መክፈቱን አስታወቀም። በአረብ እስራኤላውያን ያለው ግድያ እንደቀጠለ ነው የሚሉት የጠዋቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። መከላከያ በአዛ ትናንት የሐማስ ሽብርተኛ ቀንደኞችን መግደሉን አስታወቀ። ቢላል ኢብራሂም የተሰኘው ሽብርተኛ በሐማስ የአየር መቃወሚያና የከፍተኛ የከባድ መሳሪያ ብርጌድ ኃላፊ የነበረ አዛዥ እንደሆነ ተገልጿል። በተለይ የኻን ዩኒስን አካባቢ በመቆጣጠር በዛ አካባቢ የሚንቀሳቀሱ ሽብርተኞችን የሚያዝ ቀንደኛ ሽብርተኛ ነበር እንደሆነ አስታውቋል። በዚሁ አካባቢም ቢላል ቦርት የተሰኘ አንድ ተጨማሪ ሽብርተኛ መገደሉ ተገልጿል። መከላከያ ቃል አቀባይ እንዳስታወቀው እነኚህ ሁለት ቀንደኛ ሽብርተኞች ጸረ እስራኤል እርምጃና እንቅስቃሴ ሲያካሄዱ የነበሩ ናቸው። በተለይ በአሁኑ ሰዓት በአዛ ውስጥ በሚገኘው በመከላከያ ሰራዊታችን ላይ የሽብር ፈጠራዎችን ለማድረግ የተለያዩ ሙከራዎችን ሲያደርጉ እንደነበር ተገልጿል። ይበዚህ እንዳለ መከላከያ በደረሰው መረጃ መሰረት ሁለቱንም በነበሩበት ቦታ በመከታተል በአየር ላይ መግደሉን አስታውቋል። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ድጋሜ ለውይይት አልቀመጥም አሉ። ፕሬዚዳንቱ ይህን ያስታወቁት በትናንትናው ዕለት ሲሆን እንዲያውም ከአሁን በኋላ ከኢራን ጋር ባለፈው ስምምነት በተቀምጠንበት በነበረው መስፈርት ወደ ድርድር ከኢራን ጋር ድጋሜ መመለስ አልፈልግም ሲሉ አስታውቀዋል። ይህ በዚህ እንዳለ የነጩ ቤተ መንግስት ምክትል ረዳት የነበረው የቤተ መንግስቱ አፈ ቀላጤ ሆኖ እንዲያገለግል በትናንትናው ዕለት ፕሬዚዳንቱ ሹመውታል። እንደሚታወሰው ሁሉ ባለፈው ወር የነጩ ቤተ መንግስት አፈ ጉባኤ የነበረችው ካርሎን ሎይት ባለፈው ወር ከስራ መሰናበት እንደምትፈልግ ማስታወቋ ተገልጿል። ይህም በአንዳንድ በግል ጉዳይ ችግር ምክንያት እንደሆን ጠቅሰዋል። የአሜሪካ የመከላከያ ጦር አዛዥ የሆርሙዝ ባህረ ሰላጤ ወሽመጥን በነጻነት መርከቦች መንቀሳቀስ ይችላሉ ሲል በትናንትናው ዕለት አስታወቀ። ኢራን የሆርሙዝ ባህር ላይ አጥምዳ የነበረውን ፈንጆች የአሜሪካ መከላከያ ሰራዊት ቦታውን በሚገባ ካጸዳ በኋላ የሆርሙዝ ባህር ወሽመጥን ለመርከቦች መተላለፊያ በነጻ ክፍት አድርጓል። ይህንም በትናንትናው ዕለት የአሜሪካ የመከላከያ ጦር አዛዥ የሆኑት አውጀዋል። ቃል አቀባያችን ናታን ጉትማን እንዳደረሰን የአሜሪካ ጦር ቦታውን ደህንነቱን በመጠበቅ መርከቦች ያላንዳች ችግር ከቦታ ወደ ቦታ መዘዋወር እንደሚችሉና ከኢራን ጋር ተቀስቅሶ ከነበረው ጦርነት በፊት የነበረው ሁኔታ ቀስ በቀስ እንደሚመለስ አስታውቋል። ይህን የአሜሪካ መከላከያ ሰራዊት ቦታውንም ደህንነቱን በተጠበቀ ሁኔታ እንደሚያስጠብቅና ሂደቱንም እንደሚያካሂድ ቃል አቀባያችን ጨምሮ አስታውቆናል። በአረብ እስራኤላውያን መካከል ያለው ግድያ እንደቀጠለ ሲሆን ከተላቢብ ከተማ በያፎ በአንድ ግለሰብ በተተኮሰ ጥይት ማንነቱ ባልታወቀ በተተኮሰ ጥይት መገደሉ ተገልጿል። ግለሰቡ ከቆሰለ በኋላ ቮልሶን በሚገኝ ሆስፒታል ከደረሰ በኋላ ሐኪሞች ሕይወቱን ለማትረፍ ቢረባረቡም ሕይወቱን ሊያትረፉ አልቻሉም። በሞት ተለይቷል። ይህም በያፎ በኢየሩሳሌም ጎዳና ላይ እንደነበር ተጠቅሷል። በቦታውም መኪና መቃጠሉን ፖሊስ አስታውቋል። በዚህ አካባቢም ብዛት ያላቸው ፖሊሶችን ፖሊስ በማሰማራት ጉዳዩ ለምን እንደተከሰተ የፈተሸና ያሰሰ እንደሆን እስካሁን ድረስ ግን ምንም ፍንጭ እንዳላገኘ መከላከያ ጨምሮ አስታውቋል። የመኪና አደጋ እንደ ጉዳት ማድረሱ እንደቀጠለ ሲሆን ቁጥር 40 የተሳነ በሚጠራው ጎዳና በሁለት መኪናዎች መካከል በደረሰ አደጋ የ60 ዓመት አዛውንት በጸና መቁሰሉ ተገልጿል። በሌላ ቦታም በተጨማሪ የመኪን በተከሰተ ሌላ የመኪና አደጋ የ40 ዓመት እድሜ ክልል የሚኖር ግለሰብ በጽኑ መቁሰሉ ተገልጿል። ቁጥር 6 ወይም ኪቢሼሽ እየተባለ በሚጠራው የሚደርሱት የመኪና አደጋ እንደቀጠሉ ነው ተብሏል። በትናንትና ዕለት በረሆብ ኢላን በኢየሩሳሌም አካባቢ በነበሩት ሃይማኖተኛ አክራሪዎች መካከል ሰላማዊ ሰልፍ ተካሂዶ እንደነበር ተገልጿል። በዚህም በተለያዩ በተለይ ቀላል ባቡር በሚተላለፉበት ላይ እነኚህ አክራሪ ሃይማኖተኞች ጉዳት እንዳደረሱ ተጠቅሷል። በመጨረሻም የአየር ጸባይ ሁኔታ የአየሩ ጸባይ ሙቀት የሙቀቱ መጠን በመጠኑ ይቀንሳል ይላሉ። በተለይ በአንዳንድ በሀገራችን ክፍል ዝናብ ሊጥል ይችላል ይላሉ። የሙቀቱ መጠን በድግሪ ሴንተር በዛሬው ዕለት ኢየሩሳሌምና አካባቢዋ እንዲሁም ሃይፋ ቴላቪቭ 31 ዲግሪ ሴንቲግሬድ ሲሆን ቢርሸባና አካባቢዋ 35፣ ኢላትና አካባቢዋ እስከ ኩለቀን ድረስ 42 ዲግሪ ሴንቲግሬድ ይደርሳል ይላሉ የዘርፉ ባለሙያዎች። ክቡራትና ክቡራን አድማጮቻችን የጠዋቱ ዜና እስካሁኑ ነበር።

የተከበራችሁ አድማጮቻችን አሁን ደግሞ ጋዜጦች ለአንባቢያን ምን ይዘው ቀረው ሚለውን እንመለከታለን። ዛሬ ሁለት ጋዜጣ ብቻ ነው ፍልፍቴ ላይ ያሉት የዴውት አህሮኖትና እስራኤል ሃዮም ናቸው። ለማንኛውም ሁለቱን ቢሆን በደንብ እንመለከታቸዋለን። በየዴውት አህሮኖት በመንጀምርበት ሰዓት በተለይ በቋሚ በወታደር ቤት የሚያገለግሉ ወታደሮች የሚቀበሉት ደሞዝ እጅግ በጣም አነስተኛ ነው። ነገር ግን በአገልግሎታቸው ከመጠን በላይ ያገለገሉ ነው በሚል በሰፊው ተጻፈ ጽሑፍም አለ። ከተወሰኑ ቀናት በኋላ ጥቅምት መስከረም አንድ ትምህርት ቤት ይከፈታል። በሚያሳዝን ሁኔታ አንዲት

ወታደሮች ቋሚ ወታደር ቤት ወይም ኬባ ይያል ምንጠራው በብራይስቱ አነጋገር በ2023 በ14 እጅ የማገልገል ጊዜያቸው እንደጨመረ የሚገልጽ ጽሑፍ አለ እዚህ ላይ። በተለይ በሄ በማስመልከትም የደሞዛቸው ሁኔታ ደግሞ አነስተኛ ነው በማለት እየተነገረ ይገኛል። ለምሳሌ ያህል ይላል እዚህ በልዩ ብርጌድ 8200 የተባለ የሚጠራው የሚያገለግል አንድ በቋሚነት የሚያገለግል ወታደር በ9000 ሸቄል ለወር እንደሚከፈለው፣ ይህ የሳይበር ጉዳይ በሚያገለግል ደግሞ ወደ 10500 ገንዘብ እንደሚከፈለው እና ሌሎችም እንደዚሁ ወደ 15200 ይደርሳቸዋል፣ 18700 ይደርሳቸዋል። ይሄ ከምንሰራው ስራ ጋር በፍጹም የሚመጣጠን አይደለም በማለት በሰፊው እዚህ ጋር ላይ በዝርዝር አስቀምጦታል። ይህም በተለይ የኢታማጆር ሹሙ በሰው ኃይል እጥረት መኖሩንም አሁንም ጨምሮ እያሳወቁ ይገኛል። የቀድሞው የሞሳድ ኃላፊ የነበሩት ሲናገሩ ባርኔያ እንደሚናገሩት ወይ እንደተኩስ ከሆነ ትራምፕ ካሁን በኋላ ወደ ድርድር ይመለሳሉ ብዬ አላምንም፣ በተለይ ከኢራን ጋር ወደ ድርድር ይመለሳሉ ብዬ አላምንም፣ ምክንያቱም በአሁኑ ሰዓት ሚኒስትሩ የሚወስዱት የኢኮኖሚ ጉዳይ ላይ ከፍተኛ ተጽዕኖ በማድረግ በዚህ በኢኮኖሚው ማዕቀብ ዙሪያ ሁኔታውን ለመጨረስ ይፈልጋሉ። አስፈላጊ ከሆነም ያው ምናልባት ወደ ጦርነቱ ሊመለሱ ይችሉ ይሆናል ግን የሚል የራሳቸውን አስተያየት ጻፍ ነግራለ። ሌላ ግን ብለው ጨምሮ የተናገሩትም ስጋት አለኝ በይሁዳና ሰማርያ አካባቢ የሚሆነው ሁኔታ እጅግ በጣም ስጋት አለኝ፣ ይህም ምናልባት ወደ አላስፈላጊ ጦርነት ልንገባ እንችል ይሆናል በማለት የራሳቸውን ሐሳብ በዚህ ጋዜጣ ላይ አስቀምጠዋል። የቀድሞዋ የመከላከያ ሰራዊት ቃል አቀባይ አቃቢ ህግ የነበረችው ጄኔራል ኢፋት ዩርሻልሚ የእሷ ሁኔታ እጅግ አሳሳቢ ነው፣ ማን ነው የእሷ ኃላፊ ወይም ይህን በኃላፊነት የሚመራው ማን ነው በማለት የተጻፈ ጽሑፍ አለ። ይህም እሳቸው ከስልጣን ከተባረሩ በኋላ አንዳንድ ጥቅማ ጥቅሞች ሊሰጣቸው የሚገባን ገንዘብ መከላከያ ሰራዊት እንዲሰጣቸው ፈቅደዋል። ነገር ግን ገንዘብ ሚኒስተር የሚካሄደው የህግ ሁኔታ የመጨረሻ መታወቅ አለበት፣ የፍርድ ሂደት ጥፋተኛ ናቸው ጥፋተኛ አይደሉም ይከሰሳሉ አይከሰሱም የሚለው መታየት አለበት በማለት ሊሰጣቸው የነበረውን ጥቅማ ጥቅም የገንዘብ እንዳይሰጣቸው አግዷል። በዚህ ዙሪያ ደግሞ ኢታማጆር ሹሙ በከፍተኛ ደረጃ ተቆጥተዋል፣ ምክንያቱም የዚህ ኃላፊው እኔ ነኝ ማሰው በማለት የተናገሩት ሁኔታ አለ። ከዚህ ላይ በማቀጣጠል አባቶቻቸው የተሰዉት ህጻናት እያንዳንዱ የተናገሩት በጽሑፉ የተቀመጠ እንግዲህ ከአራት ቀን በኋላ አንደኛ ክፍል ወይም ትምህርት ቤት ይከፈታል ይጀምራል፣ ወደዛ ይሄዳሉ። አንዷ ወደ አንደኛ ክፍል የምትሄድ ህፃን የተናገረችው ምንድን ነው? አባቴን አንድ ነገር ልለው ፈልግ ነበር፣ ያው አንደኛ ክፍል ስገባ እንዳያስብ በጥሩ ሁኔታ ትምህርቴ እንደምቀጥል ልነግረው ፈልግ ነበር፣ ግን ካጠገቤ የለም በማለት እች ህፃን እንግዲህ የተናገረችው ሁኔታ እንደዚህ ነው። ሌሎችም አሉ እንደዚሁ ያለ አባት ወደ ትምህርት ቤት ሲሄዱ ሲማሩ ወላጆቻቸው ብቻ እናትየው ብቻ ወደዚህ እንደምትሸኛት የተናገሩ እና ብዙ ህጻናቶች አሉ እንደዚሁ የሚናገሩ የሚያሳዝን ሁኔታ ነው። በናፓል በትናንትና ሁለት የተፈጥሮ አደጋ መድረሱ የሚታወስ ነው። አሁንም በዚች ከተማ ውስጥ ብዛት ያላቸው ቤቶች ፈራርሰዋል፣ ወድመዋል። ብዛት ያላቸው ሰዎች እስካሁን ድረስ ቢያንስ እስከ 1500 በላይ የሚሆኑ የሞቱ አሉ፣ ከዚህ መዳረሻቸው የጠፋም ብዙ አሉ። በተከሰተው የተፈጥሮ አደጋ ምክንያት አሁንም ከነበረው ከማዕበሉ ለማምለጥ የሚጥሩ ብዙ ሰዎች እንዳሉ፣ አልፎ አልፎም በቦታው ያለ መከላከያ ሰራዊትም ህይወት እያዳኑ እንደሆን አሁንም ህይወት ማዳኑን ሂደት እንደቀጠሉበት እየተነገረ ይገኛል። በተለይ በምስል ስናየው ከዚህ ከደረሰ የተፈጥሮ አደጋ ውስጥ የሚወጡ

ሰዎች የሚድኑ በሚገርም ሁኔታ የድሜ ባለጸጋዎች በሙሉ ኢትዮጵያ ሲወጡ ሲፈተለይ በጋስትሮ ላይ በምስሉ በፎቶግራፍ የምናያቸው እንዳሉ የሚያሳይ ሁኔታ አለ። ከ1500 በላይ ሰዎች እንደሞቱ እንዳለቁ ተገልጿል። ይሄም እንደ ጋዜጣው ከሆነ የመጀመሪያ ግምታዊ ሂደት ነው ይላሉ። ከዛም በማከታተል በተለይ በይሁዳና ሰማርያ በኩል ያለው ሁኔታም አሳሳቢ ነው የሚል ጽሑፍ አለ። ቀደም ሲል እንደተጠቀስኩት ምርጫ አለ። ምርጫ 2026 በአሁን በሚካሄደው ምርጫ ላይም አንዳንድ አዳዲስ ፓርቲዎች ብቅ እያሉ ነው። በእነዚህ ፓርቲዎች ድምጽም ያባክናሉ በማለት በሰፊውን በተለይ በቀኝ ክንፍ ሃይማኖት አክራሪዎች በእነሱ ዘንድ ይታያል። በሆስፒታሎች የሰው ኃይል እጥረት እንዳለ እየተነገረ ይገኛል። በዚህ ላይ በተለይ በአሁኑ ሰዓት በከፍተኛ ደረጃ የሰው ኃይል እጥረት እንዳለና በቦታ ወይም በዚህ ሆስፒታል የሚሰሩት ነርሶች እጅግ ያለረፍት እየሰሩ እንደሆነና አቅምም ያጡ እየመጡ እንደሆነ ምን ያህል አድካሚ እንደሆነ እየተናገሩ ይገኛሉ። በዚህም ሊታሰብበት ይገባል ይላሉ። ወደ አውሮፓ ስንመጣ በተለይ የዩክሬንና የሩሲያ ጦርነት ማቋረጫ የሌለው ጦርነቱ ከተጀመረ ወደ 5 ዓመት በላይ ያስቆጠረ ነው። ምናልባት ሩሲያ ጦርነቱን ለማጨረስ ወደ ተባበሩት የሰሜን አትላንታ የጦር ቃል ኪዳን ሀገራት አንዱን ጥቃት ለታድስት ይችላል ይሆናል የሚል ስጋት እንዳለም አሁን በዚህ ጋስታ ላይ በሰፊው ተጽፎ እናያለን። ከዛም በማከታተል ወደ እስራኤል ሃዮም ስንገባ እስራኤል ሃዮም በተለይ በሰፊው በትልቁ ያስቀምጠው ደግሞ ይሁዳ ሰማርያ ተጨባጭ ሁኔታ ምን ይመስላል፣ ሳንፈልግ ወደ ጦርነት ልንገባ ነው የሚል በሰፊው የተጻፈ ጽሑፍ አለ። ከአፍታ ቆይታ በኋላ እንመለሳለን።

ምርጫ 2026 የተጣጣፈ ሄደበት ደረጃ ላይ ሶልቆይተን እንመለከታለን። በተለይ አሁን የኢታማጆር ሹም እስራኤል መከላከያ ሰራዊት ኢታማጆር ሹም የተናገሩት አለ በይሁዳና ሰማርያ ያለው ሁኔታ እጅግ በጣም አሳሳቢ ነው፣ ወደ ጦርነት ወደ አላስፈላጊ ጦርነት ልንገባ እንችል ይሆናል በማለት የተናገሩት ነገር ሁኔታ አለ። በዚህ ዙሪያም በርግጥ የዚህ አይነት ክስተት ሊከሰት ይችል ይሆናል በማለት አስቀድመን ልምምድ አድርገናል። ነገር ግን በሁኔታው ካለበት የባሰው ቢመጣም ወደ ጆረን ዘካባ ወደ ጦርነት መግባታችን የማይቀር ከሆነ አስቀድመን ተለማምደናል። ነገር ግን ያለው ሁኔታ አሳሳቢ ነው በማለት ያላቸውን ሐሳብ ከዚህ ገጽ ላይም በሰፊው ተጽፎት ይገኛል። አዛን በተመለከተ የአዛ የሰላም ኮሚቴ ተብሎ የተቋቋመ እንዳለ ይታወሳል። የሰላም ኮሚቴውም ስራውን እየሰራ ነው ይባላል። ነገር ግን ሐማስ እንደገና አሁን እየተደራጀና ራሱን እያጠናከረ የመጣበት ወቅት ነው ጊዜ ነው ያለው። በተለይ ደግሞ በሚያደርጉት እንቅስቃሴዎች የሰላም ኮሚቴው እስራኤል ምንም አይነት እርምጃ እንዳትወስድ እንጠይቃለን በማለት እስራኤልን እርምጃ እንዳትወስድ በማድረግ ላይ ይገኛሉ። ሐማስ ግን አርፎ ቁጭ እንዳላልና ምንም እንኳ መሳሪያውን አስረክባለሁ ፈታለሁ ቢልም ነገር ግን እንደዛ ቢልም ነገር ግን እንቅስቃሴውን የሽብር ፈጠራ ድርጊት ማድረጉን መንቀሳቀሱን አልተውም በማለት እዚሁ በሰፊ ተጽፎ ይገኛል። ከሁን ተመልሰንም ወደ ይሁዳና ሰማርያ ያለውን ተጨባጭ ሁኔታ እዛ አካባቢ የሚኖሩት ሰፈርተኞች ከአካባቢው ከሚኖሩት አረብ እስራኤላውያን ጋር የሚያደርጉት ሽኩቻ የሚያሳይ ከነት ምስል ፎቶግራፍ አለ። በተለይ ደግሞ በትናንትና በፊት አንድ ክንሴት አባል ሱኮት የተባለው ክንሳለው አንድን ሽብርተኛ አንዳርታ ሄዶ ራሱን ካፈረሰ በኋላም ሁኔታው የበለጠ እየተባባሰ እየመጣ ነው ብለዋል። ወደ ፖለቲካውን በምንመጣበት ሰዓት ፖለቲካውን በሚደረጉ ሳምንታዊ ግምታዊ ጥናት ላይ በአሁኑ ሰዓት በተለይ ከሬዚንኮት የሚመሩት ፓርቲ ወይም የሳቸው ከሳቸው ጋር አብሮ ይሄድ ይችላል ብለው የሚጠየቁት በ29.4 እጅ እየመሩ እንደሆነና ጠቅላይ ሚኒስትር ቢንያሚን ነታንያሁ ይመሩታል የተባለው ደግሞ በ27.9 እጅ እየተከተሉ ይገኛል የሚል ጽሑፍ አለ። በተለይ ደግሞ በቀኙ ክንፍ ቪንተር ቀድሞ ጄኔራል ነበሩት አዲስ ፓርቲ ማቋቋማቸው ይፋ ማድረጋቸውም የሚታወቁን ተናግረዋል። እሳቸውም ምናልባት ያልተጠበቀ ውጤት ሊያመጡ ይችላሉ የሚል ስጋት እንዳለ ይነገራል። ስጋቱ የት ላይ እንደሆነ ግን ያው ምናልባት እንደዚህ እንደ ጋዜጣው ጽሑፍ ከሆነ የስጋት ምናልባት የጽዮን ታዳቲ ፓርቲ ሊያንኮታኩተው ይችል ይሆናል የሚል የራሱ የሆነ ጽሑፍ እንዳለ ነው። መከላከያ ሰራዊት ከጠቅላይ ሚኒስትሩ ጋር የሚተወያዩበት እንዲሁም ከሚኒስትሩ ጋር የተመካከሩ ይገኛል። ገንዘብ ያስፈልጋል፣ ተጨማሪ ተጠባባቂ ወታደሮችን ማዘጋጀት ያስፈልጋል የሚል ምክክር እየተመካከሩ እንደሆን የሚያሳዩ ሁኔታም እዚህ ላይ ይታያል። ከብዛም በማከታተል ዳው ይንኳ ቀደም ሲል የተመለከትነው ስለሆነ ብዙም አስፈላጊ ይሆናልኝ። የስፖርቱ ዙሪያም አለ እንግዲህ ክብራትና ክራንት ምቾችን ከሞላ ጎደል ገጾች ለአንባቢያን ይዘው ቀር የሚሉትኝ የስካሁኑ ይሆናል።

0: የተከበራችሁ አድማጮቻችን አንዱ መስመር ላይ ጀምበር መንግስቴ መንገደኛው ጋስጠኛ ይገኛል። ጀምበር ተናስተልኝ እንደምናደርክ?
1: የኔስቲሊ አይቸው እንዴት አደርክ? እንዲሁም የሥራ ባልደረቦቼና አድማጮቻችን በሙሉ በእስራኤል እንዴት አደራችሁላለሁ? አመሰግናለሁ።
0: እግዚአብሔር ይመስገን በጣም ደህና ነን። እንዴት ካንተ ጋር በሁለት ርዕሶች እንወያያለን። በተለይ አሁን በአገራችን ውስጥ የሚከሰት የዲሞክራሲ መብት አለ፣ ምርጫ የምርጫ ሂደት አለ። ምርጫውን በተመለከተ በተለይ በአሁኑ ሰዓት አንተ በየቦታው ትዘዋወራለህ፣ ታያለህ፣ እያየው ነው። የእኛን ማህበረሰባችን እንቅስቃሴ እንዴት ትመለከተዋለህ? አሁን ባለንበት ደረጃ እንደው አሁን ስራው ዘመኑን ጨርሶ ከሚወጡት የክንሴት አባላት 3 ነበሩን፣ አሁንስ ያን ያህል ማስገባት እንችላለን ወይስ እንዴት ነው ሁኔታው? እንቅስቃሴው ምን ይመስላል?
1: እንግዲህ ምንድን ነው አይቸው፣ ቸርተመኝ ቸርታገኝ ነው። 3 በለጥ ብለው ብዙዎች ቢገቡ በጣም ደስ ይለናል። እና በ4 አመት አንድ ጊዜ የሚደረገው የክኔሴት ወይም ደግሞ የፓርላማ ምርጫ በሀገር አቀፍ በብሔራዊ ደረጃ 18 አመት ጀምሮ እስከ እድሜ ባለጸጋ ድረስ ያው መብቱን የሚጠቀምበት ጥሩ የሰሩትን በጥሩ ደረጃ የሚመደብበት፣ ጥሩ ያልሰሩትን ደግሞ እርግጠኛ ትክክለኛ ሂሳብና ፍርድ የሚሰጥበት የህዝባዊ ስራና መብትን መጠቀም ነው። አዎ ፖለቲካ ሲባል በፖለቲካ ተነስቶ የተለያየ ስራዎች የሚሰሩበት አገርን በተመለከተ፣ ማህበረሰቡን በተመለከተ፣ የህዝቡን ደህንነት በተመለከተ ከክኔሴት አባል እስከ ጠቅላይ ሚኒስተር ያለውን በ4 አመት አንድ ጊዜ ዘንድሮ ሲሆን ምንም የነበረው ከባድ ነበር። በየ4 አመቱ ሳይሆን በየ2 አመቱና በ1 አመት ተኩል ምርጫ የሚካሄድ
0: እዛም ያልደረስንበት የነበር። ምናልባት አሁን ወደዛ ያሁነት ያስ ይከሰት ይሆን?
1: አይ እንደ መሰለኝ ከሆነ የበለጠ በሀገር አቀፍ ደረጃ ፖለቲከኞችን ስንመለከት ምናልባት ጥምር ትላልቅ ፓርቲዎች ለምሳሌ ጠቅላይ ሚኒስተር የሚመሩት የሊኩድና ኢዚንኮት አሁን ባለው የግምገማ መሰረት፣ በእርግጥ ግምገማ ምርጫው በፊት የሚደረገው ሊሆንም ላይሆንም ይችላል፣ ግን እኒህ ሁለቱ ምናልባት ጥምር መንግስት አቋቁመው ይህ መንግስት የበለጠ ጠንካራ ሊሆን ይችላል። አለበለዚያ ደግሞ ያው እንደምታየው በዘንድሮ ብዙ ፓርቲዎች ተቋቁመዋል። በተለይ ከሊኩድ አባል የነበሩት እንዲሁም ደግሞ አንድ ላይ የነበሩት ፓርቲዎች እነ ቤኔትን ብንወስድ የድሮው ለአንድ አመት ያክል ጠቅላይ ሚኒስተር ነበሩ። ላፒድ ጋር አብረው ተጣምረው ደው ነበር። አሁን ደግሞ ወደ መፍረከኩ ወደ መለያየቱ ደረጃ እየደረሱ ነው። ከዚያም ደግሞ የሊኩድ አባላት በሚኒስተርም ደረጃ በክኔሴት ደረጃም የነበሩት ለምሳሌ አስሉ ምንድን ነው የዓለም አቀፍ አምባሳደር የነበሩት ጊላድ ኤርዳን እና እንዲሁም
0: በተባበሩት መንግስታት የእስራኤል አምባሳደር የነበሩት
1: በአሜሪካ የነበሩት እንደገና ዩሊ ኤድልሽቲን በሚኒስተርነት ደረጃ ከፍተኛውን ቦታ ይዘው ነበሩ። እያንዳንዱ ጠቅላይ ሚኒስተሩ ጋር በአንዳንድ ቃላት የተነሳ እየወጡ የራሳቸውን ፓርቲ እያቋቋሙ ነው። ከእኛም ደግሞ ብንመለከት ጋዲ ባርከን ድሮ አሁን ላባን በሚለው ነበር፣ ኋላ ወደ ልኩር ተጨምሮ ነበር። ዘንድሮ ደግሞ የራሱን እንደገና ደግሞ አንድ የቀኝ ፓርቲ ሁሉ ያሉትን የፓርቲዎችን በእርግጥ የመራጮችን ድምፅ ይበትናል። እነዚህ ክኔሴቱን ማለት የምርጫውን ቦርድ ከፍተኛ ድምፅ አልፈው ተቀብለው ካለፉ አሁ ምንጊዜም ወደ ነበሩበት ነው ጥምር የሚያደርጉ። አለበለዚያ ግን ያው ያለውን የእነዚህ የፖለቲከኞችን ወይም ደግሞ የትላልቅ ፓርቲዎችን ድምፅ ትንሽ ያባክኑና የህዝቡ ድምፅ ቆሻሻ ይወድቃል ማለት ነው። እና ስለዚህ ቀደም ብሎ ቢታሰብበት ጥሩ ነው። የኛ በተለይ የኛ
0: ወደ እኛ ወደ ማህበረሰባችን ስንመለስስ ያለው እንቅስቃሴው እንዴት ነው? አዳዲስ ሰዎች መሳተፍ የሚፈልጉ የሚመጣሉ እንደው ዘንድሮ ያለው ሁኔታ እንዴት ነው? ማህበረሰባችን እንቅስቃሴም ስንመለከተው
1: ዘንድሮ ስንመለከተው ዋይቸው በጣም ከበድ ያለ ሁኔታ ነው። አይተነዋል በፕራይመሪስ በሊኩድ በነበረው ባለፈው ሁለት ሳምንት ማለት ነው ወደ 5 የሚሆኑ ተወዳዳሪዎች እንደነበሩና ያው የተቀመጡበት ቦታም ትክክለኛ ቦታ ራቅ ያለ ቦታ የማያስገባ ነው። ባለፈው 4 አመት የነበረው ያው የኛ የአዲስ ገቢዎች ተብሎ 37ኛ ቦታ ጋዲ ተበቅበል አይሆንም በማለት ያው ዶክተር ጠጋ ፈንታውን በዚያ ገብታ በእንደነሆክ ወይም ደግሞ የኖርቬጅ ህግ በሚለው መሰረት ያው ወደ ክነቸት እንድትገባ ሆናለች። ዘንድሮ ምናልባት ጠቅላይ ሚኒስትሩ ደግሞ ወደ 5 እና ወደ 6 ቦታዎች አሉ በሊኩድ እሳቸው የሚፈልጉትን ሰው የሚመድቡበት ያለ ምንም ውድድር ፕራይመሪስ ምናልባት ከዚህ ካሉት እንግዲህ የአዲስ ገቢዎችን ወክለው የገባው ጋዴ ማለት ገብርኤል ማጋቢ ወርቁ እሱ ምናልባት እንግዲህ ጠቅላይ ሚኒስትሩ ናቸው መመደብ የሚችሉ ያም ደግሞ የኛ ካህናቶች አንድ ላይ በመሰባሰብ ባለፈው የነበረው ትልቅ ወይዘሮ አልማዝ ዘሩን እሷን ጠቅላይ ሚኒስትሩ ወደ ቅርብ ቦታ እንዲሰጣት በማለት የሚያደርጉት ብዙ ተቃውሞም እያስነሳ ነው። እና ዋናው ቁም ነገር
0: አዎ ይሄ እንግዲህ ያ በልመና ማለት ነው በመማጸን
1: አዎ ሀቁ ግን
0: ለምን እዚህ ደረጃ ላይ እንደርሳለን?
1: ያው እንግዲህ መቼም አንዳንዴ የፖለቲካን ጥቅም ካላወቅነ ለምሳሌ አንድ ኳስ ሜዳ አለ፣ ተጫዋቾች አሉ፣ ሞራል ሰጪዎች አሉ። ከዚያም ደግሞ በተጫዋቾች ላይ የእያንዳንዱ የሚሰጠው ህግ አለ። አሁን ቢጫ መስመር አልፋል፣ ማስጠንቀቂያ፣ ቀይ መስመር አለፍ እየተባለ እንደሚሰጠው አንዳንዴ ቀይ መስመር ስናልፍ አናውቀውም። ለምሳሌ እኔ አሁን ባለሁበት የምሰራው የፕሮጀክት ሎሚ ድርጅት ሰራለሁ አይደል? አሁን በዚህ ገብቼ እከሌን ምረጡ ብዬ ይሄን ማስተላለፍ አልችልም። ለምን የምሰራው? አዎ
0: አንደኛ የዲሞክራሲ መብት ከሆነ ድረስ አንተ ማለት ትችላለህ። ነገር ግን ተገቢ ነው ወይ? ትክክል ነው ወይ እንደዛ ማድረግ? መንገዱስ ነው ወይ? እኛ እኮ እዚህ ላይ አሁን ብዙ ነገሮችን ያጣን እየመጣን ያለ ይመስላል። ምክንያቱም አካሄዳችን ጥሩ አይደለም፣ የምናደርገው ነገር ጥሩ አይደለም። እኛ ራስ በራሳችን እዛው እየተጨፈላለቅን ያለ ነው። የኛ ራስ በራሳችን እንደዚህ መቋሃን ለኛ ለወደፊቱስ እጣ ፈንታችን ምን ሊሆን ይችላል? አንደኛ በልመና ለምን እንገባለን? ራሳችን መደረጀት አንችልም ወይ? መነጋገር አንችልም?
1: ይቻላል እና ለማንኛውም ማስተዋል ዞር ብሎ ማየት ያስፈልጋል። ለምሳሌ አሁን አንተ ትችላለህ ብለኛል። አልችልም። አሁን ለምሳሌ አንተ የምትሰራው የሬዲዮ ፕሮግራም ነው አይደለ? የሁሉንም ቃል ተቀብለህ ማስተናገድ እንጂ እከሌን ምረጡ ማለት አልችልም። አሁን ያለው እኔ ያለሁበትም የምሰራበት የፕሮጀክት ሎሚ ፖለቲካ ውጭ ሆነ ፖለቲካ ነፃ ሆነ
0: አዎ እኛ ያን ምረጡ እኛ አዎ አንተ እንደት አፍሱን አቃለሁ። ነገር ግን እገሌን ምረጡ እገሌን አትምረጡ ማለት አይደለም። እኛ ግን ጠቅለል ባለው ሁኔታ ማህበረሰባችን በምን አይነት መንገድ ተደራጅቶ መሄድ መቻል እንደሚችል ቢያንስ ራሳችን ችለን እንሄዳለን ብለን ብንነሳም አንድነት ውስጣችን እስከለለ ድረስ አንዳችን ባንዳችን ላይ የምንረግጠው የምንረማመድበት ሁኔታ የት ነው የሚወስደን ይሄ?
1: የውላይቱ ምን አለ
0: በርግጥ ፖለቲካ ቢሆንም ነገር ግን እስካሁን ድረስ ይሄንበት ያለው መንገድ እየተቀመን አይደለም።
1: ምን አለ መሰለ ከምርጫ በፊት ሁሉም የክነሴት አባል ነው፣ ከምርጫ በፊት ሁሉም ያቸንፋለው ባይ ነው። ይሄ ፖለቲካ ነው። ያንዱን ጎን ዝቅ ያደረጉ የራስን ጎን ከፍ ያደረጉ መሄዱ የፖለቲካ ያለው ስልት ነው። ግን አንዳንዴ ደግሞ በፖለቲካም ሆነ አንድን ስራ በመሰራ ጊዜ ለምሳሌ አንተ አሁን የምሰራው ስራ ጥሩ እንዳለ አንተ ጋር ለመወዳደር ወይም ደግሞ አንተን ተቀናቃኙኝ ስነሳ መጥፎ ስም እየሰጠው አይደለም። አይቸው ይሄን ይሄን እንሰርቷል በተመረጠበት ባለበት ስራ ግን እኔ በሱ በኩ በሱ ፈንታ ወን ደሞ የበለጠ ልሰራ እችላለሁ። ግን አሁን ምንድነው አዎ እስቲ ደሞ ሱር ሞክረን እንየው በማለት የህዝቡን ድምጽ መሳብ እችላለሁ። ግን አስቀድሜ አይቸው ይሄን አልሰራም ከል ይሄን አልሰራም ስል እንደ ቅናትና እንደ ጥላቻ ስለሚመስል እንኳን ህዝቡ ልስብ የበለጠ አራርቃለሁ። ከዚያ የኛ ማበረሰብ ማወቅና መረዳት ያለበት ከመጀመሪያው አንዱ የራሳችን ፓርቲ አቋቁመን የሄድነ በ2019 ዓመተ ምህረት እኔና አሁን የድሮ አምባሳደር የነበረው አቶ አለልኝ አድማሱ ከዚያም ደግሞ ዶክተር አብርሃም ንጉሴ አክዴ ካድ የሚለው በ2006 ዓመተ ምህረት ከዚያም ደግሞ አፍቲማን አኑ በማለት እነ ዳቪድ አበበ የኤጌዲ ኩባንያ ሀቬር ወይም ደግሞ ጓድ ሹፌር ነው ይህም ሁሉ ነበር። እና ግን በዚህ አመለካከታችን እና አካሄዳችን በጣም የሰፋ አይደለም ጠባብ ነው። ይህ አንድ ላይ እንሆን እንሄዳለን ካለ አገር አቀፋዊ ውድድር አገር አቀፋዊ ምርጫ ፕራይሜሪስ እንደምናደርገው የእኛ ማህበረሰብ በአገር አቀፍ ከሰሜኑ እስከ ደቡቡ ከምስራቁ እስከ ምዕራቡ በመካከለኛው ሁሉ ያለውን ጠርተን ያን ጊዜ ተወዳድሮ ያን አንደኛ የሆነው ሁለተኛ የሆነውን ተመደብን በኋላ ሌሎችን ፈረንጆችንም ሌላው ማህበረሰብም አብረን አቀላቅለን አሁዛ ካሲማ ወይም ደግሞ የምርጫ ህጉን የምናልፍበትን ልናመጣ እንችላለን። ግን አሁን የምናደርገው የቤተሰባዊ ባለ አይደለ እኔ አንተ የተለያዩ ጓደኛውን ነገ ማልዳ ያው ፓርቲ አቋቋምነ ያን ፓርቲ ግና ጥርስ የሌለው በድዱ ብቻ በድዳውን ቆሎ ማላመጥ ነው ቆጥም ይችላል አችል
0: ዞሮ ዞሮ አዎ
1: ስለዚህ አዎ አንዴ ልጨርስ። ስለዚህ ይሄን ከሌሎች ካየነው ተሞክሮ አዎ ራስን ችሎ መሄዱ በጣም ጥሩ ነው ደስ ይላል በራስ መተማመን ነው። ነገር ግን ዘንድሮ ሳየው ከመራጩ ተመራጩ በሷልና ምናልባት የሚያስገባ ድምጽ ላናገኝ እንችልና ወይም ደግሞ ፈሷል ሰዳ ቂጧን ጨበጠች እንደሚባለው አይነት ይሆናል። ስለዚህ ካለፈው ልምድ መውሰዱ አስፈላጊ ነው ለማለት ፈልጌ ነው። አይቶም
0: ብቻ ብናውቅበት መልካም ነው። ወደ ትምህርት እንሂድ ዙርፍ እንሂድ እስኪ አሁን ወደ ካራት ቀን በኋላ ትምርት ገበታ እንደመለሳለን። በተለይ በሆኑ ሰዓት ደግሞ ህፃናት ወደ አንደኛ ክፍል የሚሄዱ ህፃናት ምናልባት በዚህ ጋዜጣ ምናልባት አሁን ደርሶ ከሆነ ያዲዮ ታሮንት ላይ በጣም በሚያሳዝን ሁኔታ ህፃናቶች ያለ ወላጅ ያለ አባታቸው ወደ ወታደር ቤት ሄዶ አባቶቻቸው ወደ ወታደር ቤት ሄዶ የተገደሉባቸው የተሰዉ ለሀገራቸው ህይወታቸውን መስዋዕት ለከፈሉ ህፃናቶች ዛሬ ወደ አንድ ክፍል ወደ አንደኛ ደረጃ ትምህርት ቤት ይሄዳሉ። እና እንደው ይሄ ስሜት እንዴት ነው የኛ ማህበረሰብ ስንመለከተው በቅድሚያ እንደ አንድ እንደ ስራላዊ እነኚህን ሰዎች ስም የማቀፍ የመደገፉ ሁኔታ ልምዱሳለን ወይ?
1: አሁን ይሄ የምትለው በሰባት ቀን 10ኛው ወር 2023 ዓመተ ምህረት የተደረገው እስራኤልን ለማጥፋት እስራኤልን ለመጨፍጨፍ እስራኤልን ለመደገፍ ለማጥፋት በተለያዩ ቡድኖች በኢራን አማካኝነት ያው የደረሰው ግፍና በደል ቀላል አይደለም። ብዙ ወንድሞቻችን እህቶቻችን አጥተናል በተለይ በሰራዊቱ ክፍል በዜጋም ክፍል እና የዘንድሮው የአንደኛ ክፍል ሻሎም ኪታሌፍ እንኳን ደህና መጣችሁ አንደኛ ክፍል ተብሎ ይህ አዲስ ብቃያዎች አዲስ አትክልቶች አዲስ ቅጠል እያንሰራሩ ወይም ደግሞ ቅጠል እያጨበጨቡ የሚሄዱትን ወጣቶች እናት አባት አብሮ አለመሸኘት ልጅ እንኳን ደስ አለ እንኳን ለዚህ አበቃህ ባለ የሚል አጋጣሚ ለሌላቸው ልጆች በጣም ያሳዝናል። እንግዲህ መንግስትም ሆነ ማህበራዊ ጉዳይ የተለያየ በትምህርት ሚኒስቴር ለነዚህ ልጆች እንደ አባት እንደ እናት ሆኖ የዛን ጊዜ ቢያንስ አንዳንድ ተወካይ በከተማ ሸንጎም የከተማ ከንቲባም ሆነ የተለያዩ ድርጅቶችም እነዚህ ልጆች ማቀፍ መደገፍ ማበረታታት አይዟችሁ እናንተ የጀግና ልጆች ናችሁ፣ እናንተ የጎበዝ ልጆች ናችሁ፣ እናንተ
0: አስፈላጊውን እንክብካቤና እርዳታ ሊደረግላችሁ ይገባል
1: እና ይሄ ቢደረግ
0: ልጆች ትልቅ
1: ሞራል ሊሰጥ ይችላል። ሌላው ደግሞ እንግዲህ ያው አብዛኛውን በእኛ ማህበረሰብ ስትመለከተው ሳውን ድረስ ብዙዎችን የትምህርት ቤታቸውን ቦታ የማያውቁ ምናልባት ተመዝግበው ልጆች የትምህርት ቤት እንደሚተማሩም የማያውቁ ሊኖሩ ይችላሉ። በሌላ በመሰረቱ እንግዲህ ካለፈ ከዚህ ሳምንት ጀምሮ እስከዚህ እስከ መስከረም አንድ ቀን ድረስ በተለይ ለኪታሌፍ ሙሃኑት ለኪታሌፍ ሊባል እንደገና ከ6ኛ ወደ 7ኛ ክፍል ለማለፍ ይሄን ሁሉ የሚሆነው ቅድመ ዝግጅት ይደረጋል በኖርማል ደረጃ። ደግሞ ሌላው ደግሞ ስታውን ድረስ የተለያዩ የትምህርት ቁሳቁስም ያልገዙ ሊኖሩ ይችላሉ። እዚያም ደግሞ በተለያየ በማህበራዊ ጉዳይ በትምህርትም በከተማው አማካኝነትም የሚሰጡ የተለያዩ እርዳታዎች ሊኖሩ ይችላሉ። የነስተ ቦታው ዶ መጠየቅ አስፈላጊ ነው።
0: በዚህ ላይ ግን ቆይ እርዳታዎች ሲባሉ አሁን ለምሳሌ ከኛ ማህበረሰብ ውስጥ ለልጁ ለትምህርት ቤት ቁሳቁስ የመግዛት አቅም ለለው ሰው አለ?
1: ብዙ አለ። ብዙ አለ። ምንድነው መሰለህ፣ አንደኛ አንድ ቤተሰብ ብቻውን የሚያሳድግ እንደገና ደግሞ የሰጣ እንሳ በመሙጣ ወባጠቃላይ በቶታል ደረጃ ስንመለከተው የኛ ማበረሰብ ያሉት ልጆች በርከት ያሉ ናቸው። ከዚያ ደግሞ ባለመግባባት እንግዲህ አብሮ ኑሮ አለመግባባት ይፈጠራል።
0: አዎ፣ ግን አንድ አንድ ጊዜ ምን አለ መሰለህ እንደዚህ አይነት ነገሮች እኮ ለልጆቻችን ቢሆንም አላስፈላጊ ጉድክስተቶች ናቸው። እንደዚህ ነገሮች እርዳታ በተቀበለ ሻንጣ ወይም ደብተራቸውና እርሳሳቸውንና ወይም መጻፋቸውን ይዘው በሚሄዱበት ሰዓት በአሁኑ ሰዓት በተለይ ወደ አንደኛ ክፍል ይሄ ደግሞ አብዛኛው ጊዜ እርዳታ የሚሰጠው ግን ወደ አንደኛ ክፍል ለሚመጡ ህጻናቶች ይሰጣል። አቃለ ኮምፒቲቲቭ ነበርን ግን መቼ ነው ይሄ ነገር መቆም የሚችለው? ይሄ አንደኛ የልጆች ሞራልም የሚነካ ነው። ሁለተኛ ደግሞ እኛስ ቢሆን በእውነት አሁን አንድ ለልጃችን የሚሆን የ60ና የ70 ብር ወይም የ100 ሸቀል ሻንጣ ተነው እርዳታ ለመና ምን ሄደው ይሄ አይነት ነገር እንደው እስከመጭ በእውነት እንደ ቁጭ ብለን ብናስበው እያንዳንዳችን በቤታችን ይሄን ብንመለከተው ብናስበው በእውነት የዚህ ችግር አለብን ወይ? አንዳንዶች እኮ እየተቀበሉ ለሌላ ጥቅም የሚያወሉት አሉ። ለሌላ ጥቅም ሲል እኮ የማይጠቀሙበት እኮ አሉ ከነጭራሹ። ብቻ ግን የመቀበሉ ፍላጎት ስላቸው ሄዶ ተቀብሏም ተቁን ያን እኮ ሳይጠቀሙበት የሚቀሩ ሁኔታዎች አሉና እንደው እንደዚህ አይነት ነገሮች መቼ ነው መውጣት የምንችለው? ካሁን በፊት ኦኬ ከነበርንበትኝ በፊት በደምስ አንደራጅ በደምስ አንቀመጥም ያስፈልጉ ነበር። አሁን ግን በእውነት እኔም ብትሰራበት በነበረው አካባቢ ምን ብዙ ቦታ ማይቻለሁ እርዳታ ተብሎ በሚመጣበት ሰዓት ስንቶቻችን ይሄድን እንረባረበው? ይሄ ነገር ሊያበቃ ይገባል። ይሄ ነገር ሊቆም ይገባል። ምክንያቱም በእውነት በትክክል እኔ ችግር የለም ይያልኩ አይደለም፣ ችግር አለ። ዞሮ ዞሮ ግን አንዳንዴ ደግሞ ምን ነው ኩሩ ማህበረሰብ እኮ ነን። ኢትዮጵያዊ ሲባል እኮ በእውነት ራሱ ማንነቱን ኩራቱ እኮ ነው። እንዴት ያንን አሁን ዛሬ እያጣ ነው እንመጣለን?
1: ያው ላይቸው የምትለው ትክክለኛ ነህ። አሁንም ደግሞ የሰው ስጦታ አንጀትህን ያርስም፣ የሰው ስጦታ ሀብታም አድርግም፣ የሰው ስጦታ ፍላጎትህን አሟላልህ። ነገር ግን አንዳንዴ አማራጭ በሌለበት ቦታ የሚደርሱም እንዳሉ ልጠቁም ፈልጌ ነው። ይሄንም ደግሞ ለማድረግ የኛ ማህበረሰብ የበሰለ ማህበረሰብ ነው። ተደራጅቶ አድራሃ ወይም ደግሞ ቅድመ ዝግጅት እንዲደረግ ምን መደረግ እንዳለበት አሁን እንደምታየው የኑሮ ውድነት በጣም ከፍ እያለ እየሄደ እቃዎቹ እየተወደዱ የተለያዩ ቁሳቁሶች እየተወደዱ በደሞዝ በደረጃ ግን በስራ ደረጃ ምንም የተለወጠ የደሞዝ ጭማሪ የለም። ጭማሪ የሚደረገው ለሚኒስትሮች ለክነሴት አባላት እንጂ ለዳዎች እንኳን ሌላ ቅጽባት ይላድም እንደገና ቅጽባት ዚቅና ወይም ደግሞ የልጆች የሚሰጠው ድጎማ የሽማግሌዎች የሚሰጠው የጦረታ ሁኔታ ስታየው በጣም ዝቅ ያለ ነው። በሌላ በፈረንጁ ቢሆን የአንድ ሳምንትና የሁለት ሳምንት ቀለብና የቁሳቁስ መግዣ ነው የሚሆን። እንዲሁም የኛ ማህበረሰብ በጣም ጠንካራ ነው ምለው ይሄ ደቄት ባይኖር ለልጆች ሆነ ለወላጆች የወር በቂ ምግብ እንኳ ሁለቱ ሰርቶ ወሩን ለመሙላት የሚያዳግት ቦታ እንዳለ ነው።
0: ይኸውልህ እሱ አሁን ችግሮች የለም እያልኩ አይደለም። ነገር ግን አንዳንዴ ደግሞ ራሳችንን ዝቅ ራሳችን የምናዋርድበት ቦታ መገኘት የለብንም ባይነኝ እኔ እንጂ በጭራሽ ችግር የለም እያልኩ አይደለም። ችግር አለ፣ ግን አንዳንዴ ችግር የለም። እውነት አሁን ይሄ ለአንደኛ ክፍል ለሚሄዱ ልጆች የሚሰጠው ሻንጣ ያስፈልገናል ወይ? ያ ነው ትልቁ እንትን የምለው። ምክንያቱም አንዳንድ ቦታ ላይ ለመታደል የሚሄዱ ሰዎች ምን እንደሚያደርጉ ሁላችንም እኮ እናውቃለን። በየከተማችን ያለ ጉዳይ እኮ ነው ይሄ።
1: ይኸውልህ አይቼው አንዳንዴ ለቦታ የሚደረግ ነገር አለ። ሌላው ደግሞ ይሄ ገንዘብ ወደንም ጠላንም ለእኛ ተብሎ ለእኛ ማህበረሰብ ብቻ ሳይሆን
0: እዚህ ላይ ለእኛ ማህበረሰብ ብቻ ተብሎ የሚመጣ ሳይሆን ለሁሉም ለጠቅላላ ነው የሚመጣው። ለሁሉም የሚመጣ ለእኛ ማህበረሰብ ብቻ ነው። ነገር ግን ያን ለመቀበል ስንሄድ ያለው ሽኩቻ፣ ያለው ግፊት፣ ያለው እንትን አንዳንድ ጊዜ ብቻ ራሳችን ዝቅ ከሚያደርግ ነገር ብንቆጠብ መልካም ነው ያልኩ ነው። እሺ፣ እየጨረስን ነው ሰዓታችን። ለማጠቃለያ ያህል
1: አሁን ይህ በዚህ እንዳለ ይህንም አሁን ቅድመ ዝግጅት አድርጎ ማህበረሰቡ ቢተባበርና አሁን እንደምንወያይበት
0: መልካም ነው። እውነት ነው።
1: ከዚያ ደግሞ እንግዲህ ልጆቹ በዚህ አዲስ አመት ከመዋለ ህጻናት ወደ አንደኛ ክፍል ለሚመጡና አጠቃላይ ለተማሪዎቻችን የሁለት ወር እረፍቱን ጨርሰው ወደ ትምህርት ገበታቸው በሰላም እንዲመለሱ ምኞቴና ጸሎቴ ነው። አመሰግናለሁ።
0: ጀንበር መንግስቴ ለሰጠን ሰፋ ላበረ እጅግ በጣም እናመሰግናለን። ክብራትና ክብራን ተመልካቾቻችን ስርጭታችን የተገባደደ ነው። አብራችሁ ስለቆያችሁ እናመሰግናለን። በቀኑ 1:00 ስርጭታችን ላይ በድጋሚ እንገናኛለን። ለቴክኒክ ባለሙያችን ለገብርኤል ኮይን ምስጋና ይድረሰው እንላለን። መልካም ቀን።

0: ና ክብራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ሰላም ተናስተልን ተከበራችሁ አድማጮቻችን እንደምን ቆይታችኋል? እንሆ የቀኑ ስርጭታችን ይዘን ቀርበናል። ዛሬ ለቱ እንደ ባይን ዘመን አቆጣጥር ሀዮም ዮም ሽሽ ቴት ቫቭ በ ኤሉል ሄይ ታፍሽን ፔባብ እንደ አውሮፓ ዘመን አቆጣጥር ኦገስት 28 2026 እንደ ኢትዮጵያ ዘመን አቆጣጥር ደግሞ ነሐሴ 22 2018 ነው። የስቴቲክ ባለሙያችን ራሚ ፊኒክስ የስቴዲዮ ተረኛ ይቾባይንን እንደተለመደው ስርጭታችን እስከ ቀኑ 2 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ውስጥ ዜና ይነበባል፣ ወቅቱን የተመለከተ የዜና ትንታኔ እንዲሁም ቃለ ምልልስ ሳምንታዊ የኦሪት ትምህርት በሰዓቱ ተከታትሎ ይደርሳል። እስከዛ ድረስ እንግዲህ ወደ ዜና ወስዳችኋለሁ። ቅድሚያም አርስተ ዜና። በጹቂታን ጦርነት ጊዜ ከሐማስ ጋር ግንኙነት አድርጋል ተባለ ግለሰብ ላይ ክስ እንዲመሰረትበት ተባለ። ምርጫ 2026 አወዛጋቢ መሆኑን እንደቀጠለ ነው። መከላከያ በአዛ ትናንት ምሽት ላይ ሁለት ቀንደኛ ሽብርተኞችን መግደሉን አስታወቀ። በሊባኖስ ምክትል ጠቅላይ ሚኒስትር እስራኤል ላይ ክስ አንወስድም ሲሉ ተናገሩ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን ነው። በጹቂታን ጦርነት ጊዜ በሐማስ ጋር ግንኙነት አድርጓል የተባለ ግለሰብ ላይ ክስ እንዲመሰረትበት ተጠየቀ። እንደሚታወሰው በጹቂታን ጦርነት ጊዜ የጠቅላይ ሚኒስትር መልእክተኛ ሆነው አቶ ሽሎሚ ፖሌጊ የተሰኙ ከበርቴ ጠቅላይ ሚኒስትር ቤሚና ታኒዋን ልኳቸዋል በማለት ከሐማስ ጋር በቀጥታ ድርድር አድርጓል ብሎ ተጠርጥረዋል። ሽሎሚ ፖሌጊ ለጠቅላይ ሚኒስትሩ ስለላኳቸው ከሐማስ መሪዎች ጋር ተገናኝተዋል በሚል በሲሞታ ፖሊግ ላይ ምርመራ እንዲደረግ ሲሉ ከእስራኤል ቤቴኑ ፓርቲ አባል የሆኑት ዩሊያ ሚሊስኮቭስኪ የሀገር ውስጥ ደህንነት ሻባክን ጠይቀዋል ተባለም። እንደ እስራኤላዊ ዜጋ ማንም እስራኤላዊ ከጠላት ጋር ግንኙነት ሊኖረው አይገባም የሚል ህግ መኖሩንም አስታውሰዋል። ምርጫ 2026 አወዛጋቢ የሆነ መምጣቱ ተገለጸ። የኡጽማ ይሁዲት ፓርቲ ከጽዮኑት ዳቲ ፓርቲ ጋር አብረው በመዋሃድ ወደሚቀጥለው ምርጫ እንደማይጓዙ ፓርቲው አስታውቋል። የውሳኔ አሉ የፓርቲው ሊቀመንበር ሲናገሩም የመጨረሻ ውሳኔ የማይቀየር ነው ሲሉ አስታውቀዋል። ይህ ሂደት በቀኙ ክንፍ ድምጽ ላለማባከን ሲባል አብረው ወደ ምርጫ እንዲመጡ በተለይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የዕለት ዕለት ውጥበታቸው ነው ሲል ተገልጿል። እንደሚታወሰው የጽዮን ዳቲ ፓርቲ በሚሰጥ የቅርታ በተለይ የጽዮን ዳቲ ፓርቲ ምናልባት ወደ ክነሴት የሚያስገባው ድምጽ ሊቀበል ላይችል ይሆናል በሚል ስጋት እንደሆነ ተነግሯል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጨምሮ ሲናገሩም አንድ ላይ ከሆን ሁላችንም ልናጠቃ እንችላለን፣ ተነጣጥለን ከሄድ ግን እንቸነፋለን በማለት የጽዮኑት ዳቲ ፓርቲ ምናልባት የዶክነሴት የሚያስገባውን ድምጽ ላያገኝ ይችላል በሚል ጥርጣሬ ድምጽ እንዳይባከን ሲሉ ሁለቱንም ፓርቲዎች ለማዋሃድ ጥረት እያደረጉ ነበር ተብሏል። መከላከያ በአዛ ትናንት የሐማስ ቀንደኛ ሽብርተኞችን መግደሉ አስታውቋል። በቢላል ኢብራሂም የተሰኘው ሽብርተኛ በሐማስ የአየር መቃወሚያና ከጸረ ታንክ ብርጌድ አዛዥ ሆኖ ሲያገለግል እንደነበር ተገልጿል። በተለይ ሃኒዮኒስ በሚባል አካባቢ እሱ በሚያስተዳድሩ በሚመራውም ሌላ ተቀናቃኝ ሽብርተኛ እንደነበር አስታውቋል። በዚህ ቦታም ሌላ አንድ ተጨማሪ ሽብርተኛ መገደሉ መከላከያ አስታውቋል። መከላከያ ቃል አቀባይ እንዳስታወቀውም እነኚህ ሁለት ቀንደኛ ሽብርተኞች ጸረ እስራኤል እርምጃ የሚወስዱና በተለይ መከላከያ ሰራዊታችን በአዛ የሚገኘውን ረፍት የነሱት ቀንደኛ ሽብርተኞች ነበሩ፣ እስራኤል ከተከታተለች በኋላ በምቹ ሰዓት ሸኝታቸዋል ሲሉ መከላከያ ቃል አቀባይ አስታውቋል። የሊባኖስ ምክትል ጠቅላይ ሚኒስትር እስራኤል ላይ ክስ አንመሰርትም ሲሉ አስታወቁ። ምክትል ጠቅላይ ሚኒስትሩ እንዳስታወቁትም እስራኤል በሊባኖስ ሽብርተኛ ድርጅትን ተቀብላ እያስተናገደች ያለች ሀገር ናት በማለት በተባበሩት መንግስታትና በአሜሪካውያን ህግ መክሰሷ የሚታወስ ነው። በሰሞኑን በሊባኖስ ጋር በተደረገው ድርድር እስራኤል ይህ ክሷን ካነሳች እስራኤል ሊባኖስ በእስራኤል በሊባኖስ ላይ የምታደርገውን ጥቃት በማስመልከት እኛም በመክሰስ አንከስም ሲሉ ጠቅላይ ምክትል ጠቅላይ ሚኒስትሩ አስተውቀዋል። ይህን የተናገሩትም ሊባኖስ እየታተም በሚወጣ ባንድ ጋዜጣ ላይ ነው። በአረብ እስራኤላውያን መካከል የሚደረገው ግድያ አምባጓሮ አሁንም እንደቀጠለ ነው። ተላቢብ ያፎ አንድ ግለሰብ ባልታወቀ ማንነቱ ባልታወቀ ግለሰብ ተተኩሶ በጸና ቆስሎ ሆስፒታል ከደረሰ በኋላ ሊሞት ችሏል። ይክሰት የተደረገውም ተላቢብ ያፎ ኢየሩሳሌም የተባለ በሚጠራው ጎዳና እንደሆነ ታውቋል። በቦታውም ምናልባት ገዳዊ የተጠቀመበት መኪና መቃጠሉ ተገንቷል። ፖሊስ ብዛት ያላቸው ፖሊስ ሰራዊቶችን በቦታው በማሰለፍ ምርመራውን እያካሄደ እንደሆነ አስታውቋል። የአሜሪካ የመካከለኛው ጦር አዛዥ የሆርሙዝ ባህር ወሽመጥ መከፈቱን አስታውቋል። ኢራን በሆርሙዝ ባህር ወሽመጥ ላይ ጣምዳ የነበረችውን ፈንጅ የአሜሪካ መከላከያ ሰራዊት ካጸዳው በኋላ የሆርሙዝ ባህር ወሽመጥ ለመርከቦች መተላለፊያ ነጻ ማድረጉን አስታውቋል። ቃል አቀባያችን ናታን ጉማን እንዳስታወቀው የአሜሪካ ጦር ቦታውን ደህንነት በመጠበቅ በቦታው አስጌ የነበሩትን ፈንጆችን ሙሉ በሙሉ ማጣራቱና ማውጣቱን ገልጿል። በቦታው ለሚተላለፉ መርከቦችም የአሜሪካ መከላከያ ኃይል ድጋፍና ደህንነት በመስጠት በነጻነት ጦርነቱ ከመቀስቀሱ በፊት የነበረው ሂደት ቀስ በቀስ ይመለሳል እናስመልሷለን ሲሉ መናገራቸውንም ጨምሮ አስታውቋል። ይበዚህ እንዳለ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ወለውይት እንደማይቀርቡ አስተውቀዋል። ፕሬዝዳንቱ እንዳሉትም ከኢራን ጋር በተለይ ባለፈው ስምምነት ተቀምጠንበት በነበረው የመጀመሪያ ቅድመ ስምምነት ወደ ድርድር ከኢራን ጋር መመለስ አንፈልግም አንፈቅድም ሲሉም ተናግሯል። ይበዚህ እንዳለ የነጩ ቤተ መንግስት ምክትል ረዳቱን ሲያገለግሉ የነበሩት አሁን የቤተ መንግስቱ አፈቀላጤው ነው እንዲያገለግሉ ፕሬዝዳንቱ ሹሟቸዋል። እንደሚታወሰው ሁሉ የቤተ መንግስቱ አፈጉባኤ የነበሩት ካርሎን ሎይት ባለፈው ወር በደረሰባቸው ቤተሰባዊ መስፋፋት ምክንያት ስራቸውን እንዲያቆሙ መጠየቃቸው የሚታወስ ነው። በመጨረሻም የአየር ጸባይ ሁኔታ የአየሩ ጸባይ በመጠኑ የሙቀቱ መጠን ይቀንሳል ይላሉ። በተለይ ነገና ከነገ በኋላም በአንዳንድ ቦታዎች ዝናብ ሊዘንብ ይችላል፣ የጎርፍ መጥለቅለቅም ሊመጣ ይችላል ይላሉ። በዛሬ ሁለት የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌም፣ ቴላቪቭ፣ ሃይፋና አካባቢዋ 31 ዲግሪ ሴንቲግሬድ፣ ቢርሸባና አካባቢዋ 35፣ ኢላትና አካባቢዋ እስከ ኩለቀን ድረስ 42 ዲግሪ ሴንቲግሬድ ደርሳል ይላሉ የዘርፎ ባለሙያዎች። ክብራትና ክብራን አድማጮቻችን የሰዓቱ ዜና የስካውኑ ነበር።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ፖለቲካው ዙሪያ ትንሽ እንወለን። በተለይ ቀደም ሲል በዜና ወጃም እንዳስታወቁት የቤንጊቪር የሚመሩት ኡጽማ ዩዲት የተሰኘው ፓርቲ ከጽኖት አዳቲ ፓርቲ ጋር አብሮ ባንድ ላይ መሮጥ እንደማይፈልጉ የመጨረሻ ውሳኔያችን ነው በማለት ለጠቅላይ ሚኒስትር ቤንያሚን ናታንያሁ የመጨረሻ ቃላቸውን የፓርቲው ሊቀመንበር ሰጥቷል። ሰሞኑን እንደሚታወሰው ጠቅላይ ሚኒስትር ቤንያሚን ናታንያሁ ሁለቱ ፓርቲዎች እንደባለፈው ምርጫ ሁሉ አብረው እንደሄዱ ከፍተኛ ጥረት እያደረጉ ነው። በተለይ አሁን ግምታዊ ጥናት እንደሚታየው ከሆነ የጽኖት አዳቲ የተሰኘው ፓርቲ ወይም በጣል ስሞትሪች የሚመሩት ፓርቲ ወደ ክነሴት ሊያስገባ የሚችለውን ድምጽ ማግኘት አይችሉም የሚል በቅድመ ግምገማ ሁኔታ ላይ የታየ ይገኛል። በዚህ ዙሪያ ጠቅላይ ሚኒስትሩ በቀኝ ክንፍ ያለውን ድምጽ ላለማባከን ሲባል እንደባለፈው ከጽዮን ዳቲ ፓርቲ ጋር አብረው እንዲሄዱ ያደረጉትን ጥረት በንግብር በፍጹም አይሁንም በማለት የመጨረሻ ውሳኔያችን ነው ለድርድር ማንቀርብ በማለት የፊታችን እሁድ ተገናኝተው ወያሉ ተብሎ የነበረውን እንዳስቀሩት ተገልጿል። ወደ ይሁዳና ሰማርያ አካባቢ ስንሄድ በተለይ ኢታማጆር ሹም ብርጋዴር ጄኔራል ኢያል ዘሚር ጠቅላይ ሚኒስትሩና ለመንግስታቸው እንዳሳወቁት በይሁዳና ሰማርያ አካባቢ ያለው ሁኔታ ምናልባት ከቁጥጥር ውጭ ሊሆን ይችላል በማለት ያላቸውን ስጋት ለጠቅላይ ሚኒስትሩና እንዲሁም ለመከላከያ ሚኒስትሩ በቅርብ ተገንተው አስረድተዋቸዋል። እንደሚታወሰው ሁሉ በይሁዳና ሰማርያ አካባቢ የሚኖሩ እስራኤላውያን እና ይሁዳውያን እና በአካባቢ ያሉት አረብ ፍልስጤም እስራኤላውያን መካከል ከፍተኛ አምባጓሮ ከጊዜ ወዲህ በከፍተኛ ደረጃ እየተቀጣጠለና እየተባባሰ የመጣበት ሁኔታ ነው። አንድ የክነሴት አባልም የአንድን ሽብርተኛ ሐውልት ሂዶ ሲያፈርስም የሚያሳይ ሁኔታ አለ። ከዚህ ጊዜ በኋላም በከፍተኛ ደረጃ አለመግባባት በየዕለቱም አምባጓሮ እንዳለና በዚህም መከላከያ ሰራዊታችን በቦታው እየተገኘ ሁኔታውን ለማረጋጋት እየጣረ ነው። ነገር ግን ከቁጥጥር ውጭ ሊሆን ይችላል፣ ከወዲሁ ሊታሰብበት ይገባል ሲሉ ኢያል ዘሚር ያሳወቁበት ሁኔታም አለ። በዚህ ሁኔታም መቀጠል የምንሄድ ከሆን ምናልባት ክስተቱን ላንቆጣጠርና ሌላ እንደገና ተጨማሪ ጦር በር እንከፍታለን ሲሉ የተናገሩበትና ከወዲሁ ያስጠነቀቁበት በተለይ ፖለቲከኞች እነኚህን በዛ አካባቢ የሚኖሩትን በተለይ የጽዮን ዳቲና የኡጽማ ዩዲት ፓርቲ ተከታዮችን እንዲያረጋጓቸው ጥረት መደረግ አለበት ብለዋል። ሃይማኖተኛ ፓርቲዎች በተለይ አክራሪዎች ወደ ወታደር ቤት አንገባም የሚሉት በሰላማዊ ሰልፍ እያደረጉ ይገኛሉ። በትናንትናው ዕለትም በአንድ በተለይ በኢየሩሳሌም ውስጥ ቀላል ባቡር ለመስራት በሚዘጋጅ ቦታ በዚህ ሰበብ በማድረግ ቦታው እነሱ በሚኖርበት አካባቢ ባቡር ሀዲድ ሊዘረጋ ይገባም ምክንያቱም ይረብሸናል በማለት የወሰዱት ሰላማዊ ሰልፍ በከፍተኛ ደረጃ ብጥብጥን አስከትሏል። ዛሬም በዚህ ቦታና በሌሎች ቦታዎችም እንዲሁ የሰላማዊ ሰልፎች ቀጥለዋል። በተለይ ወደ ወታደር ቤት አንገባም የሚሉት አስተውቀዋል። እና በዚህ ዙሪያም አሁን መነጋገሪያም እየሆነ መጥቷል። በተለይ ወደ ፖለቲካው ስንመለስም በቀኙ ክንፍ ያለው የድምጽ አሯሯጥ ወይም ትናንሽ ፓርቲዎች ከፍተኛ ሽኩቻ እየሄደ ይገኛል። የዘንድሮ ምርጫ ከእስካሁኑ ከነበረው ለየት ባለ ሁኔታ አስቀድሞ ቅስቀሳና ፓርቲዎች ውህደት የጀመሩበት ነው። ክቡራትና ክቡራን አድማጮቻችን አሁን ከአፍታ ቆይታ በኋላ ስንመለስ ከአድማጭ ጋር ስልክ ይኖረናል። በተለይ በእኛ ማህበረሰባችን ውስጥ አሁን አንገብጋቢ የሆኑ ጉዳዮች አሉ። እነሱንስ በምን አይነት መንገድ ማህበረሰባችን እየተከተለውን እያየው ነው? በፖለቲካውም ሆነ በማህበራዊ ኑሮ ሁኔታ ኢትማቲሩ አብራችን ቆዩ።

0: የተከበራችሁ አድማጮቻችን አሁን መስመር ላይ አቶ ሲብሆ በርሄ ይገኛሉ። ሰላም ተናስተልኝ አቶ ሲብሆ እንደምን ዋሉ?
1: ተናስተልኝ እንደምን አላችሁ? አይቻው እንደነ አቶ ሰጠይ እንደው አቶ ሻያለ ሷማን ወርቅነሽ ሌሎችም ለሁሉም
0: አይ እንደው ሰላምታው ለኔ ብቻ ቢሆን አይሻልም? እኔ ነኝ መሰራለሁ። እነሱ እንደሆነ ቤታቸው ረፍት ላይ ናቸው።
1: አንተኮ ደሞ በጦርነቱ ሻለቃ እየተቀበልክ ሆነ ሁሉም ነው መመስገን የሚገባቸው። በዛን ሰዓት አንተ የለህም።
0: እሺ አመሰግናለሁ። እሺ እንግዲህ አቶ ሲብሆ እርሶ ትልቅ አባት ኖት፣ መካሪ ኖት፣ አስታራቂ ኖት። ሁላችንም ሁሉ ማህበረሰቡ በደንብ የእርሶን እንቅስቃሴ በደንብ ያውቃል። እንደውስ ዛሬ አሁን ማምሻውን እንግዲህ ትንሽ ቆይተን ሰንበትን እንቀበላለን። እንደውስ ወደ ኢትዮጵያ እንመለስና ኢትዮጵያ እንዴት ነበር ሰንበትን ስንቀበል የነበረው? እዚህ ሀገርስ እንዴት ነው? አንድ አይነት ነው? ተመሳሳይ ነው? ስለዚህን ጀምር።
1: አመሰግናለሁ። እንግዲህ በኢትዮጵያ በየቦታው ምናልባት ሊከፋፈል ይችላል፣ ሊለያይ ይችላል ይሆናል እንጂ ሰንበት ክቡር ናት። በሰንበት ቀን እንኳን በሰንበት አረብ ከባድ ስራ አይሰራም የነበረ በረከት የመጋገር ወጥ መስራት፣ እንጀራ መጋገር ካልሆነ ከባድ ስራ፣ ሸክላን የመሰለ ትላልቅ ወፍጮን የመሰለ ሁሉ አይሰራም እና ከዘጠኝ ሰዓት ጀምሮ በኢትዮጵያ አቆጣጠር ማለት ነው፣ እዛ ጀምሮ ሁሉ ነገር ወደ ሰንበት ነው እየተዘጋጀ መታጠብ። ሴት ወንዱ ወንዝ ወርዶ ነበር የሚታጠብ። በዛን ሰዓት ያልታጠበ ሰው መሆን የለበትም። ከዛ የሰንበት እንቀበል ነበርና ማታ ጀምሮ አርብ ማታ ሳይጠግብ ያደረ እንኳን ቅዳሜ አርብ ማታ ሳይጠግብ ያደረ ኃጢአት ነው ይባል ነበር። በግ ታርዶ
0: ሳይጠግብ ያደረ
1: አርብ ማታ እንኳን ጠግቦ ማደር አለበት ተብሎ ጎረቤት ለጎረቤት ተጠራርቶ በግ የታረደ የዛን ሰዓት አርብ ሁልጊዜ አብሮ ነበር የሚበላ። ቅዳሜ እንዳለው ነው ማለት። ቅዳሜ ግን ደግሞ ያለውም የሌለው በሙሉ ይዞ ይገባል ወደ ጸሎት ቤት። ከጸሎት ቤት ሀሊብ ያለው ወተት ያለው ይዞ ይገባል። ጠላ የሚያመጣ ጠላ ያመጣል። ወጥ ሰርቶ ያ ሁላ ሆኖ እስከ እሑድ ምግባችን የሰንበቱ በረከቴ ነበር። በረከቴ ይባላል። ከዛ ሰንበት በረከቴ ሲጋገር እንደገና ደግሞ ለሰርከኛ ሰርክ ለሚወጡ ህልመ ሌሊት ለሚያዩ ለወንዶች እንደገና ለመርገመኛ የብቻ እንደገና እርቦት ለሚመጣ የብቻ ነበር የሚጋገረው። እርቦት ለመጣ ሐሙሳይቱ አይሰጥም። በረከቴው ጸሎት ቤት ከገባው ለክርስቲያን ያልተቀደሰ አይበላውም። ሌላ ነው የሚሰጥ፣ ተጋግሮ በወግ የሚሰጣቸው እና በጣም ክብር ነበረ። እና ከዚህ ሀገርም ደግሞ እግዚአብሔር ይመስገን
0: ከመጣም በኋላ ያ ሁሉ አለ። አሁን ይሄ እየተን ልክ እንደዚህ እየተባለ ያዘጋጅ ነበረው ቅድመ ዝግጅቱም እዚህም አለ።
1: እንደዛ ብዙ የመርገምኛ የሰርከኛ ለራበው ተብሎ የሚዘጋጅ የለም። እዚህ ሀገር የሙቶች ጭላ ይጨለሃል። እንደገና ለሰንበት በረከቴ ይሆናል።

0: ገዳም እንዲሁ አረንና ሮብን ይዘን አላስቀየርንም ገበያ ሀምል እንሄድ ብለን ቅዳሜ እንንቀሳቀሳል ነበርም ባገራች እና ሰነት አከባበር በጣም ጥሩ ነበር ማለት ነው።
1: እንደው በሰንበት አከባበርም እንደው በዚህ ከፈትን እንጂ እንደው መወያየት የፈለግነው እንደው አሁኑ ሰዓትኛ እንግዲህ ቤተሰቦቻችን ወላጆቻችን ቅድማያቶቻችን ከፍተኛ መስዋዕት ከፍተኛ ዋጋ ከፍለዋል ሃይማኖታቸውን ለመጠበቅ በጣም ብዙ በየሰዓቱ የነበሩት ንጉስም የሀገር መሪም የመጣው በሙሉ በዚህም በዛም ያለ ያሰቃያቸው ነበር። ያም ሆኖ ግን በደረሰባቸው ችግርም ሆኖ ሃይማኖታቸውን ጠብቀው እዚህ አድርሰዋል። ዛሬ የነሱ ጸሎት ነው ሁላችንም እንደምንለው እኛስ ከተቀደሰችው ሀገር መድረስ የቻልንበት ምክንያት እኛ ሰው ከዚህ ከመጣን ከደረስን በኋላ ስለነሱ ያወሳን እነሱን ያነሳን ከመናገር ውጪ እኛስ ለምንወስደው ያለን አሁን ለተተኪው ልጆችስ የምናስተላልፈው ነገር አለ ወይ አካሄዳችን መንገዳችን?
0: ለከ ነው እዚህ ሀገር በጣም አስቸጋሪ ነው። ሀገሪቱ የተቀደሰች ናት። ሰው ግን ትልቅና ትንሽ የለውም። ወይም ካህኑም ህዝቡን ብዙ አያከብርም። ህዝቡም ደግሞ ካህንን ለማክበር አቅቶታል ዲሞክራሲ እየተባለ እና ቢናገሩም አይሰሙም። እንደገና ህዝቡም ደግሞ አይሰማቸው ይላል። ዲሞክራሲ ተብሎ ይሄ ዋጻ መጣ በዋጻ መሰዳደ በዋጻ መነጋገር ለማቲም ላኑ በእውነት ግጥማችን አይደለም። ለኛ የህሊና አሰራር የሚሰራውን ቀምቶናል ዲሞክራሲ። ልጅ አባቱን ይታቃለህ የሚልበት ጊዜ እንግዲህ ካህና ካህን እንዲያውም በተማረው በበለጠ በተማረው ወደ ኋላ የሚከድበት ጊዜ ሆኗል። መምህሩ ነው አስተምሮ አያሰማ እንግዲህ ሰሚ የለ። በጣም አስቸጋሪ ነው አሳሳቢ ነው ጊዜው በእውነት ማለት ነው። እና አሁን የሃይማኖታችን በሶስት በአራት ብጥስጥስ እያለ እንታገላለን። እኛ እኔ ራሴ የ30 የሚሆን ሽማግሌ ዳኛ ነኝ። ኃጢአቱ አስማማው ሆኖ መሪ እነ ሽሎም ሞላ እነ ሰለሞን ታምኖ ነበሩ። እነዚህ ሁላ ሆነው ብዙ አመት ደከምን። በመጀመሪያ የወጣነ ይሄ ካህኑን አንድ አርገን ይሄ ሞሬ የተባለ ሃይማኖታችን ከፋፍሎ የወሰደውን እሱን አንድ ለማድረግ ነበረ። ካህኖቹን አንድ አድርገን ካህናቶቹ አንድ ለማድረግ ግን በጣም ብዙ ደከምነ፣ ብዙ አመትም ወሰደብን። እርግጥ ብዙውን አድነነዋል፣ ብዙውን አሻሽልነዋል። ቅዳሜ ማታ የሚታረድ የነበረ ባካችሁ ተው ብለን ሰንበት ይዘፈን ነበር። ያ ሁላ ባካችሁ ብለን መለኩሴው ያብኔ ያሉት አቶ አባብሮ የታቸው ምረድተውነ የሰንበትን ድግስ አስተናል። ቅዳሜ ማታ ነበር የሚበላና የሚዘፈን
1: እናስታውሳለን። ቅዳሜ ማታም ነበር ይዘፈን ነበር። እርድም ነበር በቀብር ጊዜ
0: ቢራ ነበረ። ያ ሁላ ታግለናችኋልኝ።
1: ሌሎችን ነገር ለማስቀረት
0: እንግዲህ አንዱን ቄስ እንደው አንዱ ሲያፈርስብን አንዱ ቄስ ሲባል አንዱ ሲያፈርስብን እንዲያውም ህግና ደንብ እስኪ ሚስጥር ሳጣነ ስናጣ ጊዜ እባካችሁ ደንብ አውጡ የሚይዛችሁ እናንተን ደንብ አውጡ ብለን እንዲያውም 100 ሸቀልም ከፍለናል። ከየተወሰነ ሽማግሌዎች በሊቀ ካህኑ አማካይነት እንዲሁ ቄሰማይም ሌሎችም ካህናቶች ባሉበት ከፍለናል። ህግ አውጡ ይሄ ነው ህጋችን ብላችሁ አውጡና ከዛ ወዲያ ወድን ያወጣ ነው ህግ ይይዛችኋል። መንግስቱ አልይዝልም ነው ሲል በዚህ ህግ እኳ እንዲያወጡ ይህን ሁላ ለፍተናል እየለፋንም ነው። የሆነው ነው ግን በእውነት ከላይ ጀምሮ ከፖለቲካው ጀምሮ አንድነት አልሰጠንም ራሱ።
1: እዚህ ላይ ግን የሚያሳዝነው ነገር ምንድን ነው? አሁን በፖለቲካው ዙሪያ አሁን ስንመጣ በማህበራዊ ኑሯችንም ሲመጣ የውስጣችን መከፋፈል ወደኋላ እያንደረደረ እየወሰደን ነው። የውስጥ አለመግባባት በእርግጥ አንድ ማህበረሰብ ሙሉ በሙሉ አንድ ሀሳብ ይኖራችሁ በሁሉም ዘርፍ በአንድ ሐሳብ ሂዱ ብሎ ማለት ይከብዳል። ነገር ግን አንዳንድ ጊዜ እኔ ማለትን ትቼ እኛ የምንለውን ነገር ብንወስድ በማህበረሰባችን ለሁላችን

0: ለኛ የሚለውን ይዘን ብንሄድ ሚከለክለን ነገር እንደም ለምሳሌ አሁን በፖለቲካው ብንሄድ ለስከመቼ ድረስ ነው ለሰው እርጅ ሁነን የምንቀጥለው ወይም እምንማጸነው ባካችሁ ቦታ ስጡልን ባካችሁ አስገቡልን እንለው ለምን መደራጀት አንችልም?
1: አዎ ይሄ አሁን ያልከው ተከል ነው። ለምን እንደው ከላይ ተደራጅ ሰው አይሄዱም? መንገደኞቹ ሚወዳደሩት ከሱ እኔ ይሻላል ካንተ እኔ እሱ ይሻላል እኔ እሷ ትሻላለሽ የሚለውን አናውቀውም። ሁላችንም እኔ ይላሉ እኔ ብለው እነሱ ከላይ ተከፋፍለው ከታች ዘው ይከፋፋላል። ችግሩ ከላይ ጀምሮ ነው ያሳግማቱ ከጭንቅላቱ ይባላል። እኔ የሚለው አረ ከኔ እሱ ይሻላል እሷ ትሻላለች የሚለውን ቢወስዱልን አንድ ነው ነበር። አሁንም ቢሆን በእውነት እኔ በእውነት ማሳስበው አንድ ምን አለ ብቻ ድንብና ሳንል እህት ወንድም ሳንል እውነተኛውን ነገር አንድነታችሁ ጉልበት የሚኖረን ነገር አሁን ይሄን ደሞ ይያልነ ያለፈው አልፏል የሚመጣውም ቢሆን አንድ ሆነን መንግስታችንን ቢመረጥ ሌላም ቢመረጥ አንድ ሆነን እኛ እጃችን የምንሰጠው ሰው ተወካይ መኖር አለበት መስጠት አለበት ተወካይ መኖር አለበት የኛ ብለን የምንገምተው ህዝቡ የሚገምተው ካህናቶች የሚገምቱት ለሃይማኖታችንም የሚከራከር አንድ ሰው ያስፈልገናል። እኔ ገሌ ማለት አልችልም አንተ ገሌን ማለት አትችልም ሁላችን የተስማማንበት ግን መሆን አለበት መንግስታችን ይሄን ተገንዝቦ አንድ ወኪል ቢኖርነ ይሄው በውጭ አለ በዛው ታፍ ነው ተይዘው ያለ ቢሮክራሲ አይጣልብ በመሰረታ ቢኔ ያለ ችግር በውስጣችን ያለ ችግር ካህናቶቻችን የመዳር የመኳል መብት የላቸው እንደነሱ ንጹህ አልነበረም ንጹህ ሃይማኖት ይዘን እና አባቶቻችን እስከ ህይወት ተሰውተው ነው ሃይማኖቱን ያቆዩ። ከዚህ ግን አንድ ሆነን እንኳን ለመነጋገር በቃ ሆዴ ከሞላን የማፈንገጥ አንተ ማፈንገጥ ማን አለ አለቃ ይሄ ነው ትልቁ
0: ምንድነው ታዲያ ልጆቻችን ምንድነው የሚማሩት ከዚህ? እኛ አሁን አንገታችን ቀና አድርገን በማንነታችን ምንናገረው በማንነታችን ኮርተም ምንናገረው ድሮ በነበሩተኝ ህይወታቸውን አሳልፎ ነፍሳቸውን አሳልፎ በሰጡት ነው ሃይማኖቱን ቢሆን ጠንክረው ስለያዙ ህዝብን መምራት ስለቻሉት ቀሳውስቶቻችን ነው። ዛሬኛ ለተተኩልድ ምንድነው ምናስተራፈው ምንድነው ምናስከረው ከኛስ ምንድነው የሚማሩት ነው ወይስ ይሄ ትላልቁ ሰው ካለቀ በኋላ የኛ እንዳል ሃይማኖትም እንዳልነበረን ባህልም እንዳልነበረን ወግም እንዳልነበረን ይጣፋል ይቋረጣል ማለት ነው?
1: አዎ ልክ ነው ይሄ በእውነት አሁንም ቢሆን መማማር ይገባናል ማሰብ ያስፈልገናል በህሊናችን ማሰብ ያስፈልገናል እኛ በእኛ መከባበር ያስፈልገናል። አንድ ሰው ሲቆረፍ ደውሎ ጠይቆ ምን ነው ማለት ይገባል ወተን በሜዳ እንትን ከምንልልክ
0: እንፈራራም ይመስለኛል በጣም እንፈራራለን አንዱ አንዱን ይፈራዋል ለምን?
1: እንግዲህ ምን መሰለህ ሚፈራራው ምንድነው ያው እንትን ስትለው እንትን ይላል በጣም አስቸጋሪ ነው። ሰው እኮ ሚናገረው አያጣም ነው ስለዚህ መታቀብ ይሻላል የሚል እንጂ ሰው ፈርቶት አይደለም። አሁንም ደግሞ በእውነት አፈ መካፈት ተገናንተን ብንነጋገር እናንተም ካህናቶቻችንም ያለው ሽማግሌ ወደ 30 የተመረጠ ሽማግሌ ያለ ካህናቶቻችንም የሬዲዮ ሰራተኞችም እንመረጣለን የሚሉም ተመካክረን ተወያይተን ይሄ ምርጫ ከመሆኑ በፊት ይሄ ምርጫ ከመድረሱ በፊት ርሽማው ከመዘጋቱ በፊት በአንድ ሁነን ተወያይተን በእውነት ሰው ማውጣት ይገባናል የነም ገምተው
0: እውነት ነው። ምንድነው የሚባል አባባል አለ በተለይ ወደ ፖለቲካው በሚመጣበት ሰዓት ሰርገኛ መጣ በርበሬ ቀንጥሶ የሚባል አባባል አለ። እንደዛም ሆነ የለበትም በፖለቲካው ከመጣን መገናኘት መመካከር የከተማ ከንቲባ ምርጫ ሲደረግ ከዛ ነው መጀመር የሚቻለው። ማህበረሰቡም አንድን ግለሰብ በእውነት ሊያገለግልን ይችላል በተለይ ወደ اگر اکف مرچ ابم نیه بساته میهیسو لگل گلین چلال بلو مالت یمنیچ لوسو بکر میاب کتماتچن بالا نبض بمن دراتچن بزوی تلاعیو چی گرو چالون نزان چی گروش بمکرف یه زبط مرچ مالت کو اگل گاینو لذا یسراب وتا هونو گنزم من قبل بتو من ده سرا گبت من تملت حزب لما گلگل قرطو چکنو يتنسو چالو አሉ ብዙ አሉ በነጻ በእውነት ከብስ አንዳንዱ ስራቸው ቢሆንም ከስራቸው በላይም ህዝቡን ማህበረሰቡን የሚያገለግሉ አሉ ነገር ግን በቂ አይደለም መደራጀት አለብን መነሳት አለብን መከባበር አለብን ራስ በራሳችን አልተከባበርንም አንዱ አንዱን ይንቀዋል ይዘልፈዋል በተለይ ቀደም ሲል እንደተናገሩትም ይሄ ቲክቶክ የሚባል ከመጣ ወዲህ እንደፈለግነው ስላንድ ሰው ወጦ መናገር መለፍለፉ መናገሩ ትንሽ መስመር ያሳጣን ይመስልናል እንደው ለማጠቃለያ ያህል ይሄ ምናልባት ማህበረሰባችን እንዲማር ቆም ብሎ እንዲያስብ በማለት ነው ይሄን ውይይት ያመጣ ነው እንጂ እኛ ማንንም ለመውቀስ እንትን ለማለት አይደለም ለማጠቃለያ ማለት የሚፈልጉት ያለ ይበሉኝና በዚህ እንሰነባበት
1: እሺ በጣም አመሰግናለሁ ሆኔ ማለት የምለው አሁንም ቢሆን ተወካይ መኖር አለበት ተወካይ ይኖርነ በቀደም አሁን ካናቶች ሲጨንቃቸው ተወካይ ይኖርነ ብለው ሰውም ወከልነ ምናምን ብለው ሰምቻለሁ የሆነው ነው መወከላቸው መንቃታቸው ጦር ሳለ መወከላቸው እዙ ተመካክሮ ካናቱ አንዱ ነው ሽማግሌው አንዱ ነው ይሆን የበለጠ ጦር ይሆናል በየነ መገመተው አሁንም አንድ እንሁን ዘለን ሰው መረካከትና መሰዳደብ ይቅርብነ ዘመዶች ሁላችን አንድ ነን ያንድ ላሞተት ያንድ በሬጅንት ነን ምንም ለውጥ የለንም እና ስለዚህ ምክክሩን ይስተነላለው ሰነጥ ነው አንስታል እና ሀገሪቱን ሰላም ያርግልን ለሀገሪቱ የሚሆነው መንግስት እግዚአብሔር ያጽናልን ነው ምለው አመሰግናለሁ
0: እሺ አቶ ሰይፎ እጅግ በጣም እናመሰግናለን መልካም ለተሰንበት ይሁንልን ሁላችንም አዎ ሁላችንም እንግዲህ በየቦታው በያለንበትኝ እንነጋገርበት እንመካከርበት ሁላችንም ቢሆን ስናወራ ስንነጋገር አንድ እንሁን መስመራችን ይስተካከል እንከባበር እንላለን ግን ተግባር ላይ ማድረጉ መሬት ላይ ይሄን ማውጣ ማውረዱ ግን ትንሽ የከበደ መስሎ ይታያል እንደ ሁላችንም ልብ ይስጠን ነው ምንድነው እግዚአብሔር ይስጥልን በድጋሚ
1: አመሰግናለሁ
0: አመሰግናለሁ

ክቡርና ክቡራን ክቡር ማህበረ እስራኤል ሆይ ሰላም ጠና ይስጥል እንደምን ሰነበታችሁ። እንሆ ዛሬ የሚነበበው እንደተለመደው በወሪታችን በወሪት ዘዳግም በምዕራፍ 26 ይነበባል። የፐራሻው ስም ኪታቦ የሚለው ይሆናል። እና ከንባቡ በፊት የሰንበት መዝሙርን አቀርባለን።

Yerushalayim, Avitzilin ve Hadidu. Adonai, Lalem Alem, Varez Asgar Alem, Adi Varez Ahir Zeyde Kıbıdra. İtibarık ziyafiyer, Amdaka İsrail, Amdaka'da kullu menfez, İkziyona kullu zesika. ዘገብራብ ዮመን ከመድምን በሃቲቱ ቅዱስ ወይት ባረክ ወይት ቀደስ መስራዲው ቅዱስ አያሎ ብሩክ ለዓለም ወለዓለም ለዓለም ለይኩን ለይኩን እግዚአብሔር እስራኤል አምላክ ስፋት ያላቸው ሁሉ የፈጠረ ነው ሁሉ አምላክ የስጋ ሁሉ ጌታ የተባረከ የተቀደሰ ይሁን አሜን አምላክህ እግዚአብሔር ርስት አድርጎ ወደሚሰጥህ ምድር በገባህ ጊዜ በወረስካትም በኖርክባትም ጊዜ አምላክህ እግዚአብሔር ከመሰጠህ ምድር ከመሰበሰው ፍሬ ሁሉ በኩራትህ ውሰድ በእንቅብህም ከፍሬው በኩራትህ ውሰድ በእንቅብህም አድርገው ለአምላክ ለእግዚአብሔር ስሙ ይጠራበት ዘንድ ወደ መረጠው ስፍራ ይዘህ ሂድ በዚያም ወራት ወደሚሆነው ወደ ተሾመው ወደ ካህኑ ካህን መጥተህ እግዚአብሔር ይሰጠን ዘንድ ለአባቶቻችን ወደ ማለላቸው ምድር እንደገባው ዛሬ በአምላክ በእግዚአብሔር ፊት አስተውቃለሁ በለው ካህኑም እንቀወንም ከጂ ወስዶ በአምላክ በእግዚአብሔር መሰዊያ ፊት ያኑረው በአምላክህ በእግዚአብሔር ፊት እንዲህ ብለህ ተናገር አባቴ ተቀበዘበዘ ሶርያዊ ነበር በቁጥር ጥቂት ሳለ ወደ ግብጽ ወረደ በዚያም ተቀመጠ ታላቅ የሆነ እየበረታም ሄደ ቁጥሩም የበዛ ህዝብ ሆነ ግብጻውያን ክፉ ነገር አደረጉብን አስጨነቁንም በበላያችንም ጽኑ ከባድ ስራ ጫኑብን ወደ አባቶቻችን አምላክ ወደ እግዚአብሔር ጮኸን እግዚአብሔር ድምጻችንን ሰማ ጭንቀታችንን ድካማችንን ግፋችንን አየ እግዚአብሔር በጸናች እጅና በተዘረጋው ክንዱ አሁንም ከጨለማ ወደ ብርሃን ከጭቆና ወደ ነጽነት አወጣን በታላቅ ድንጋጤም በተአምራትም በድንቅም ከግብጽ አወጣን ወደዚህ ስፍራ አገባን ወተትና ማር ወደምታፈሰው እችን ምድር ሰጠን አሁንም እንሆ አቤቱ አንተ የሰጠኸኝ አምላኬ የምድሪቱን ፍሬ በኩራትን አስራት በኩራት አቀርባለሁ ብለህ በካህኑ ፊት ትናገራለህ ይለዋል አንተም በአምላክህ በእግዚአብሔር ፊት አኑረው በአምላክህ በእግዚአብሔር ፊት ስገድ አንተም በመካከልህም ያለ ለዋዊና መጻተኛ አምላክ እግዚአብሔር ለአንተና ለቤተሰብ በሰጠው ቸርነት ሁሉ ደስ ይበላችሁ አስራት በመታወጥበት በሶስተኛው አመት የፍሬህን ሁሉ አስራት አውጥተህ በፈጸምክ ጊዜ በአገርህ ደጅ ውስጥ ይበሉ ዘንድ ይጠግቡም ዘንድ ለለዋዊው ለመጻተኛ ለድሃ አደጉም ለመበለቲቱም ስጣቸው በአምላክህ በእግዚአብሔር ፊት እንዲህ በል የተቀደሰውን ነገር ከቤቴ ወስጄ ለለዋዊው ለመጻተኛ ለድሃ አደጉም ለመበለቲቱም እንዳዘዝከኝ ትእዛዝ ሁሉ ሰጥቻለሁ ትእዛዝህንም ምንም ከትእዛዝህንም ምንም አላፈረስኩም በሐዘኔ ጊዜ እኔ ከእርሱ አልበላሁም ለርኩስነቴም ከእርሱ አላወጣሁም ለርኩስነቴ ማለት የኃጢአት መስዋዕት እንደሚቀርብ ለዛ ለእግዚአብሔር የተቀረበው የተለየ በረህንታ ከዛ ለተስካር ለሞተ ሰው ያለው ለሞተ ሰው ተስካር አላወጣሁበትም ለርኩስነቴ ያለው ለራሱ የንጽህና መስዋዕት ሰው ያቀርባል ለራሱ ስለንስሐ ከዛ ከተሰጠው ለእግዚአብሔር የተሰጠው ነገር አይደለም በተለየው ያንንም ይቀርብ እን ህዚ አልሰጠሁም ትላለህ ብሏል ከርሱም አንዳች
ለሞተ ሰው አልሰጠሁም። የሞተ ሰው አይበላም አይጠጣም። ነገር ግን ለሞተ ሰው ተስካር ይደረጋል። ሲተስካር ሲሆን እንግዲህ ሰባት ቀን የሚሆነው የተለየ እንጂ ያነበረህንታ ባንኩራ ተብሎ የተሰበሰበው አሁንም ለእግዚአብሔር ስጦታ የሚቀርበው አይሰጥም። የተለየ ነው የሚሆን ይላል። የአምላኬንም የእግዚአብሔር ቃል ሰምቻለሁ። ያዘዝከኝ ሁሉ አድርጌያለሁ። ከቅዱስ ማደሪያህ ከሰማይ ጎበኝ፣ ተመልከት፣ ህዝብህንም እስራኤልንም ባርክ። ለአባቶቻችን አሜን ለአባቶቻችን እንደ ማልክላቸው የሰጠህንም ወተትና ማር የምታፈሰው አገር ባርክ። አሜን። አምላክ እግዚአብሔር ይህችን ስርዓትና ፍርድ ታደርግ ዘንድ ዛሬ አዞሃል። እስራኤል ሆይ አንተም በፍጹም ልብህና በፍጹም ነፍስህ ጠብቀው፣ ይህን ህግጋት አድርገውም። አንተ በመንገዱ ትሄድ ዘንድ ስርዓቱና ትእዛዙን ፍርዱንም ትጠብቅ ዘንድ ቃሉን ትሰማ ዘንድ አስታውቁሃል። እግዚአብሔር እርሱ አምላክ መሆኑን ዛሬ አስታውቁሃል። እግዚአብሔር እንደሰጠ ተስፋ ገንዘቡና ህዝቡ መሆንህን አትርሳ። ትእዛዙንም ሁሉ ጠብቅ። የእግዚአብሔር ህዝብ ነው እስራኤል። ከፈጠራቸው አሕዛብ ሁሉ በምስጋና በስምህ በክብር ከፍ ያደረገህ ዘንድ እርሱ እንደተናገረ ለአምላክ ለእግዚአብሔር የተቀደሰውን ህዝብ ትሆን ዘንድ ዛሬ አስታውቀሃል። ቅዱሳን ሁኑ፣ ቅዱሳን ሁኑ፣ ቅዱሳን እግዚአብሔር አምላክ ከሞ ቅዱሳን ሁኑ፣ ቅዱሳን ሁኑ፣ ቅዱሳን እግዚአብሔር አምላክ ከሞ ቅዱሳን ሁኑልኝ አለ። ምንቀደሰው በምንድን ነው? አሁን በሐው ሰርክ በሐው መርገም በሚበሉ ደግሞ ስጋ እና ደሙ እንዳትበሉ፣ እርሙንም ሁለመናው አሁንም አንጽታችሁ ቀድሳችሁ ብሉ። ስጋ የበከተ ወይም የሞተውን ወይም ደግሞ በፍሪዳ ወይም በማነው በሊኳንዳ የሚሸጠውን በዚያ መብላት አይን ያላየውን ባራኪው ያልታወቀውን ወረቀት እየተሰጠ ካሸር ነው ይሄ እየተባለ ይሆናል። ይሄ ግና እንግዲህ ሰው በሚያምነው በሚያውቀው አስባርኮ እግዚአብሔር እንዳዘዘው ያንን የሚባረከው እንስሳ ጆሮ ቆራጣ እንዳይሆን፣ እንግዲህ ለመስዋዕት የሚቀርበው ነው፣ ጆሮ ቆራጣ እንዳይሆን፣ ጠጉር የተመለጠ እንዳይሆን፣ አውሬ የነከሰው እንዳይሆን፣ የረከሰው በልተህ ስሜን እንዳታረክስ፣ ቅዱስ ነኝ እኔና እናንተ ቅዱሳን ሁኑልኝ እናንተ አድር ዘንድ እኔም የእስራኤል አምላክ እኔ ለእናንተ አምላክ መሆኔን ከእናንተ ነኝ ሁልጊዜ ብሏል እግዚአብሔር። የቅዱስናችን ምን ጠብቅ ያድርገን። ሙሴን ምዕራፍ 27 ሙሴና የእስራኤል ሽማግሌዎች እንዲህ ብለው ህዝቡን አዘዙ። ዛሬ ያዘዝኳችሁን ትእዛዝ ሁሉ ጠብቁ። አምላክ እግዚአብሔር ወደሚሰጥህ ምድር ዮርዳኖስ በተሻገርክ ጊዜ ታላላቅ ድንጋዮችን ለአንተ አቁም፣ በኖራ አምርጋቸው። የአባቶች አምላክ እግዚአብሔር ተስፋ እንደ ሰጠህ ወተትና ማር ወደምታፈሰው ምድር አምላክ እግዚአብሔር ወደሚሰጥህ ምድር ትገባ ዘንድ በተሻገርክ ጊዜ የዚህን ህግ ቃሎች ሁሉ ጻፍባቸው። ዮርዳኖስም በተሻገርክ ጊዜ ዛሬ እንዳዘዝኩ በኖራም ረጋቸው። በዚያንም ለአምላክ ለእግዚአብሔር ሰማያዊ ለእግዚአብሔር መሰዊያ ስራ። መሰዊያውም ብረት ባልነካው ድንጋይ ይሁን፣ ከተጠረበው ድንጋይ አትስራው፣ የአምላክ የእግዚአብሔር መሰዊያ ነውና። በዛም አፍረተ እንዳ የትክስት አፍረተ ከበህየ በውስተም ስዋዬ በመሰዊያም ደረጃ ራቆትህም እንዳትሆን። አሁን ካህኑም መስዋዕት ሲያቀርብ ሱሪሙን በታች አጥልቆ ቀሚስ ለብሶ በደንብ ሁኖ ጽኑዓን ሁኖ ያቀርበዋል። ለአምላክ ለእግዚአብሔር የሚቃጠለውን መስዋዕትህን አቅርብበት፣ የደህንነት መስዋዕት ሰዋበት፣ በዚያን ብላ። ለአምላክ ለእግዚአብሔር
በእግዚአብሔር ፊት ደስ ይበለ። የዚህን ህግ ቃሎች ሁሉ የተገለጠ አድርገህ በድንጋይ ላይ ጻፈው። ሙሴና ሌዋውያን ካህናት ለእስራኤል ሁሉ እንዲህ ብለው ተናገሯቸው። እስራኤል ሆይ ዝም ብላችሁ አድምጡ። ዛሬ የአምላክህ የእግዚአብሔር ህዝብ ሆነሃል። አንተ ማርመሞ እስመ እግዚአብሔር ይጸድለኩሞ። አንተ ማርመሞ እስመ እግዚአብሔር ይጸድለኩሞ። አንተ ማርመሞ እነሆም እናንተ ዝም በሉ። ዛሬ እግዚአብሔር የአምላክ ህዝብ ሆናችኋል። እግዚአብሔር ያዘዘውን ፈጽማችኋል። ለአምላክ ለእግዚአብሔር ቃል ታዘዝ። ዛሬ የማዝህን ትእዛዙና ስርዓቱን አድርጉ። ሙሴን በዚያን ቀን እንዲህ ብሎ ህዝቡን አዘዘ። ዮርዳኖስ በተሻገራችሁ ጊዜ ይባርኩ ዘንድ እነዚህ ስምዖንና ሌዊ፣ ይሁዳና ይሳኮር፣ ዮሴፍን ብንያም በገሪዛን ተራራ ላይ ይቁሙ። ይረግሙ ዘንድ እነዚህን ሮቤልና ጋድ፣ አሴር፣ ዛብሎን፣ ዳንና ንፍታሌም በአንድ ገጽ እንግዲህ 12 ድንጋይ ተከሉ። ህግ ያፈረሰ ትእዛዝ ያፈረሰም ይረገምባቸው። ትእዛዝ ህግና ትእዛዝ የፈጸመ ደግሞ የሚመረቅባቸው። በጌባል ተራራ ላይ ይቁሙ። ለዋውያን ከፍ ባለሽ ድምፅ ለእስራኤል ሰዎች ሁሉ እንዲህ ብለው ይናገራሉ። በእግዚአብሔር ዘንድ የተጠላ የሰራተኛ እጅ የሰራውን ሐውልት ወይም ጣዖት የተቀረጸ ወይም ቀንጦ የተሰራ ምሳሌን የሚያደርግ በስውር የሚያቆመው ሰው እርጉም ይሁን ይላሉ። ስድስቱ ነገድ በአንድ ላይ ሆነው እነዛ ስድስቱ ነገድ ደግሞ አሜን ይላሉ። ህዝቡ ሁሉም መልሰው አሜን ይላሉ። አባቱን ወይም እናቱን የሚያቃልል የሚሰድብ እርጉም ይሁን አሜን። ህዝቡ ሁሉ አሜን ይላሉ። የባለንጀራውን ድንበር ምልክት የሚገፋ እርጉም ይሁን ህዝቡ ሁሉ አሜን ይላሉ። እውርን ከመንገድ ፈቀቅ የሚያደርግ ርጉም ይሁን ህዝቡ ሁሉ አሜን ይላሉ። በመጻተኛ በደሃ አደጉና በመበለቲቱ ላይ ፍርድን የሚያጣሙ ፈራጆች የሚያጣሙ ርጉም ይሁን ይላሉ። ህዝቡ ሁሉ አሜን ይላሉ። ይሄንን እንግዲህ ከአባቱ ሚስት ጋር የሚተኛ የአባቱ ልብስ የሚገልጥ ርጉም ይሁን አሜን። ዘመድ ከዝምድና የሚገባ አሁንም ዘሩ የሚያወጣ በዘመድ ዝምድና የሚያረክስ እርጉም ይሁን አሜን ይላሉ ይላልና፣ እነዛ ደግሞ ይህን ሰምቶ ህጉን የጠበቀ እግዚአብሔር አሁን የተባረከ ይሁን ይላሉ። አሜን አሜን። ህጉን ሰምተን ህጉን ምን ጠብቅ ያድርገነ። እግዚአብሔር የተባረከ የተቀደሰ ይሁን። ሰንበት ሰላም።

ጸሐዬን እግዚአብሔር ይስጥልን እናመሰግናለን ለሰጡን ሳምንታዊ የኦሪት ትምህርት። ክብራትና ክብራና አድማጮቻችን ሰዓታችን ተከባደደውን ከዛ በፊት ግን ቀደም ሲል በተወያየን ውይይት አንዳንድ መልእክቶችን የላኩልን ነው። አዎ ማህበረሰባችን አንድ ሆኖ የሚሄድበት መንገድ ሊፈለግ ይገባል የሚሉ ብዙ የላኩልን ይገኛል። እዚህ እኛም እንፈልገው ይሄን ነው። እኛ ገሌ ሁን ገሌ ይመረጥ ገሌ አይመረጥ ምን በተለይ በፖለቲካው ዝራ የምንል ሰዎች አይደለንም። ነገር ግን ሁላችንም ከመለመን እንውጣ። አንዳሳችን ማስተዳደር እንችላለን። እኛ ራሳችን አቋማችን ይዘን በተለይ በኩተሌ በፖለቲካው ዘርፍ አንድነትን መርጠን የምንሄድ ከሆነ ተፈላጊዎች እንጂ ፈላጊ አንሆንም። ኃይል ሲኖረን አንድ ስንሆን ስንደራጅ አቋማችን ሲታይ ሁሉም ሰው ይፈልገናል። ሁሉም እኔ ጋር ሂዱ ወይም ከኔ ጋር ነው ብሎ ይመጣል እንጂ እኛ አሁን እንደሚደረገው ባካችሁን ቦታ ስጡን ቦታ ልትሰጡን ይገባል ያል አንለምንም አንማጸንም። በሌላው ዘርፍም ቢሆን ውይይት የሚባል ነገር አለ። በመወያየት ሁሉን ነገር መፍታት እንችላለን። ችግሮች ይፈጠራሉ፣ ችግሮች ይኖራሉ። ካሁን በፊት የነበሩ ናቸው፣ አሁንም አሉ፣ ወደፊትም ይኖራሉ። ነገር ግን በምን አይነት መንገድ ነው እኛ ይሄን መቅረፍ የምንችለው? በተለይ ጥላቻንም ማስወገድ ግድ ይልብናል። በሁሉም ዘርፍ ቢሆኑ ወደኛ ማህበረሰብ መጣን እንጂ ተቀለል ባለው እንታ ፖለቲከኞችም ቢሆን ህዝቡን መምራት የሚችሉት ህዝቡን መምራት እንመራለን ካሉ በቅድሚያ አንዱ አንዱን መሰረዝ ወይም አንዱ አንዱን አልቀበልም ማለት ይሄ ተገቢ የሆነ አካሄድ አይደለም። ምንም የፖለቲካ ሂደት ቢሆንም ምክንያቱም አንድን ሰው እኔ በማንነቱ በሱ ስራው አይቼ ነው ልፈርደው የምችለው እንጂ እሱ እንዲያድርጓል እንዲሰርቷል ብለን እየጣልን ነው ወይም ያን እየሰረዝን ምንሄድ ከሆነ ሀገራችንም ከመጥቀም ይልቅ ወደ ጉዳት ነው የምንወስዳት። ካሁን በፊት የሚያየነው ሁኔታ ነው እና እኛም በተቻለ መጠን ያህል በመተባበር በተቻለ መጠን ያህል በመነጋገር አንድ ሁነን የተለያዩ የፖለቲካ ርዕዮተ ዓለም ሀሳብ ሊኖረን ይችላል፣ ግን አንድ በሚያደርጉን ነገር አንድ በሚያደርጉን መስመር ደግሞ በአንድነት ብንሄድ መልካም ነው። መቀያየም የሚባለው ነገርም ብንተወው መልካም ነው የምንለው። እናመሰግናለን ስላስተያችሁ። እኛም የምንፈልገው ይህን ነው ለመርሳባችን እንዲያቅ

የተከበራችሁ አድማጮቻችን አሁን ደግሞ ሰንበት የምትገባበትና የምትወጣበትን እናስተዋውቃለን። ኢየሩሳሌምና አካባቢዋ ሰንበት ዛሬ 6 ሰዓት ከ28 ደቂቃ ገብታ 7 ሰዓት ከ44 ደቂቃ ነገ ትወጣለች። ዛሬ ቴላቪቭ ሰንበት የምትገባው 6 ሰዓት ከ52 ደቂቃ ገብታ 7 ሰዓት ከ46 ነገ ትወጣለች። ሃይፋ ዛሬ ሰንበት የምትገባው 6 ሰዓት ከ40 ደቂቃ ሲሆን ነገ የምትወጣው ደግሞ 7 ሰዓት ከ46 ነው። በርሽባ ዛሬ 6 ሰዓት ከ51 ደቂቃ ገብታ ነገ 7 ሰዓት ከ45 ደቂቃ ትወጣለች። ኢላት 6 ሰዓት ከ49 ዛሬ ሰንበት ገብታ ነገ 7 ሰዓት ከ42 ደቂቃ ትወጣለች። ክብራትና ክብራን አድማጮቻችን መልካም ዕለተ ሰንበት እንዲሆንላችሁ ሁላችንም የምናርፍበት ጥሩ ነገር የሚሰማን ከቤተሰብ ጋር ቁጭ ብለን ጥሩ የሆነ በዓል ሰንበትን ተቀብለን በጥሩ ሁኔታ የምናሳልፍበት ቀን ይሁን እንላለን። መልካም በድጋሜ ዕለተ ሰንበት ለሁላችንም በያለንበት ሰላም የሰፈነበት ይሁንልን። ሸባት ሸሩ

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካናሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን አመሻችሁ። የለተ አረብ የምሽት ፕሮግራማችን ነው ጀመረ። ከሁሉ አስቀድመን መልካም ምሽት መልካም ሰንበት እንዲሆን እንመኛለን። የተከበራችሁ አድማጮቻችን በዛሬው የምሽት ፕሮግራማችን የቀጥታ ስርጭት የለንም። በእነሱ ፈንታ የተለያዩ ዝግጅቶችን የተለያዩ ፕሮግራሞችን እናቀርባለን። እንድትከታተሉን እንጋብዛለን። እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ ከኛ ጋር እንዲሆን አስቀድመን እንጋብዛለን። እነሆ የተለያዩ ፕሮግራሞች። የእስራኤል ብሔራዊ የክነሴት ምርጫ 26ኛው የእስራኤል የክነሴት ወይም የፓርላማ ምርጫ ዝግጅትና የህዝቡ ተስፋ። እስራኤል ከተቋቋመች ከ1948 ዓመተ ምህረት ጀምሮ እስከ ዛሬ ድረስ አስተዳደሯን በምርጫ የምትገነባ የመካከለኛው ምስራቅ ትንሽ ሀገር ናት። እስራኤል በዲሞክራሲያዊ መንገድ አስተዳደሯን የምትመሰርት ሀገር መሆኗ እጅግ የሚያስደንቃትና ብዙዎች በምሳሌ የሚመለከቷት ብትሆንም አንድ ጥምር መንግስት ለአራት ዓመታት ጽንቶ የማይቆይባት ሀገር እየሆነች መምጣቷ ደግሞ በተቃራኒው የሚያሳያት ነው። ምንም እንኳ የጥምር መንግስታት የሚፈርሱትም ሆነ እንደገና የሚቋቋሙት በዲሞክራሲያዊ መንገድ ቢሆንም የተረጋጋ መንግስት አለመኖሩ ሀገሪቱን ብዙ ወጪ እያስወጣ ያለ ጉዳይ ነው። እስራኤል በእያንዳንዱ ምርጫ ቢያንስ እስከ 6 ቢሊዮን ሸቅል ታወጣለች ይባላል። ይህ ደግሞ ለሌሎች መሰረተ ልማቶች ግንባታ፣ ለዜጎች ማህበራዊ ችግር መፍቻ ቢሆን ዜጎች ተጠቃሚ የሚሆኑበት እድል ከፍተኛ ነው። በዲሞክራሲያዊ ሀገር መሆን አምባገነን አስተዳደር ባለባቸው ሀገራት አንድ መንግስት ወድቆ ሌላው ሲተካ ህዝቡ ተስፋ የሚያደርገው ጥሩ ነገር ይመጣልናል፣ የተረጋጋ አስተዳደር ይኖራል፣ የኑሮ ውድነት ይቀረፋል፣ የሀገር ድንበር ይከበራል፣ የህዝቡ ሰላም ይጠበቃልና የመሳሰሉት ነገሮች ህዝቡ ተስፋ ያደርጋል። የተለያዩ ፖለቲከኞችም ካለፉት የተሻለ ነገር እንደሚሰሩ ለህዝቡ ቃል ይገባሉ። ልማትን፣ ብልጽግናን፣ ሰላምን፣ ደህንነትን እናመጣለን ብለው ለህዝቡ የሚችሉትንም ሆነ የማይችሉትን ነገር መናገራቸው የተለመደ ነው። መተግበር እንደ ቃል መግባት ቀላል ባይሆንም ፖለቲከኞች ቃል በመግባት ተወዳዳሪ የላቸውም። እርግጥ ፖለቲካው ያካሄድ ይህን እንዲያደርጉ ይፈቅድላቸዋል። የበፊቱን አጣጥለው አዲስ የተሻለ ነገር እንደሚሰሩ ቃል ይገባሉ። ህዝቡም ያመነበትን ፓርቲ ይመርጣል። በዲሞክራሲያዊ ሀገር በነጻነት ያለምንም ተጽዕኖ ተወካይን መምረጥ አሉ ከሚባሉ መብቶች ውስጥ አንዱ ነው። የመምረጥ መመረጥ መብት ለዜጎች የሚሰጥ መሰረታዊ መብት ነው። አንዲት ሀገር የተረጋጋ ፖለቲካ እንዲኖራትና በህግ በሰፈረው መሰረት መንግስታት የተያዘላቸውን ጊዜ ሲጨርሱ ለምርጫና ለተለያዩ ወጪዎች የሚውለው የህዝብ ገንዘብ ለሀገር ልማት ይውላል። ከላይ እንደገለጽ ነው በእስራኤል አንድ መንግስት የተያዘለትን የስልጣን ዘመን የሚጨርስበት አጋጣሚ በጣም እየጠበበ ይሄዷል። ይሁን እንጂ የተበተነው ክነሴት ወይም ፓርላማ የተያዘለትን የጊዜ ገደብ ጨርሷል። በእስራኤል ሀገር የፓርቲዎች መብዛትና የርዕዮተ ዓለም መራራቅ ፓርቲዎች እንዲበዙ አድርጓል። ይህ ለመራጩ ህዝብ የፈለገውን ይሆንልኛል ያለውን መንግስት ወይም ፓርቲ የመምረጥ እድል ቢሰጥም የተረጋጋ አስተዳደር እንዳይኖር ግን በጣም ችግር እየፈጠረ ይገኛል። የመራጩ ህዝብ ድምጽ ተበታትኖ ፓርቲዎች የተወሰኑ የክነሴት ወይም የፓርላማ መቀመጫዎችን ማግኘታቸው አንድ ወይም ሁለት ጠንካራ ፓርቲዎች እንዳይኖሩ በማድረጉ አንድ መንግስት ከ3ና 4 በላይ ፓርቲዎችን ይዞ የጥምር መንግስት እንዲያዋቅር ሁኔታው ያስገድደዋል። በእስራኤል የመንግስት አለመረጋጋትን ከሚፈጥሩ ነገሮች መካከል በጥምር መንግስቱ ያሉ ፓርቲዎች መብዛትና የርዕዮተ ዓለም መራራቅ አንዱ ነው። እስራኤል ከተመሰረተች ከ1948 ዓመተ ምህረት ጀምሮ አስተዳደሯ ዲሞክራሲያዊ ሲሆን በየአራት ዓመቱ አንድ ጊዜ ምርጫ እንድታካሄድ የሚያደርግ መሰረታዊ ህግ አላት። የመጀመሪያው እስራኤል ክኔሴት ምርጫ የካቲት 14 ቀን 1949 ዓመተ ምህረት የተካሄደ ሲሆን እስካሁን ድረስ እስራኤል 25 የክኔሴት ምርጫዎችን አካሂዳለች። በዚህ መሰረትም 25 መንግስታት መኖር ሲገባቸው መንግስት የተያዘለትን የጊዜ ገደብ ባለመጨረሱ ምክንያት 37 መንግስታትን ለመመስረት ተገዳለች። ያሙኑ ሁሉም በዲሞክራሲያዊ መንገድ የተካሄደ ነው። ምንም እንኳ በእስራኤል አራት አመታት መጨረስ ከባድ የሆነ ቢመጣም አንድ ቀን ሂደቱ በኃይል ተከናውኖ አውቅም። በመንግስት መፍረስ ምክንያት ጦርነት የተከፈተበትን አጋጣሚ እስራኤል አስተናግዳ አታውቅም። በእስራኤል በጣም ደስ ከሚሉ ነገሮች መካከል የተያዘለትን የጊዜ ገደብ የሚጨርስ መንግስት ባይኖርም የሚሰሩ መሰረተ ልማቶች ተቋርጦ አውቁም። እርግጥ በምርጫ ምክንያት ብዙ የህዝብ ገንዘብ ወጪ ቢደረግም በአገር አቀፍና በከተማ ደረጃ የሚሰሩ መሰረተ ልማቶች ግን በመንግስት መፍረስ ምክንያት ተቋርጦ አውቁም። እስራኤል በተቋማት የተጠናከረች በመሆኗ የመንግስት መፍረስና እንደገና መመስረት ሀገራዊ ጉዳዮቿን አይነካም። ይህን መልካም ልምድ ሌሎች ሀገራት ሊማሩት ይገባል የሚል ሀሳብ አለን። ተቋማት በተጠናከሩ ወቅት አስተዳደሩ የፓርቲ ሳይሆን የሀገር ይሆናል። እስራኤል ከተመሰረተች አንስቶ እስካሁን ወደ 14 ጠቅላይ ሚኒስትሮች አስተዳድረዋታል። ዳቪድ ቤንጎሪዮን፣ ሞሼ ሸሬት፣ ሌቪ ኤሽኮል፣ ይጋል አሎን፣ ጎልዳ ሜኤር፣ ይስሐቅ ራቢን፣ ምናኬም ቤጊን፣ ይስሐቅ ሻሚር፣ ሽሞን ፔሬዝ፣ ይሁድ ባራክ፣ አሪኤል ሻሮን፣ ይሁድ ኦልመርት፣ ቢንያሚን ናታንያሁ፣ ናፍታሊ ቤኔትና ያኢር ላፒድ ናቸው። ቀጣዩ ጠቅላይ ሚኒስትር በመጪው ጥቅምት 27 ቀን 2026 ዓ.ም ብሔራዊ የክኔሴት ምርጫ ከተካሄደ በኋላ በሚቋቋመው ጥምር መንግስት ይታወቃል። እስራኤል ካሁን በፊት 25 የክኔሴት ምርጫዎችን አካሄዳለች፣ 37 መንግስታት ደግሞ መስርታለች። የምርጫ ተፎካካሪዎችና አመራጩ ህዝብ በእስራኤል በየጊዜው ምርጫ መካሄዱና መንግስታት የተያዘላቸውን የጊዜ ገደብ አለመጨረሳቸው መራጩን ህዝብ አሰልችቷል። ህዝቡ የተገባለት ቃል ተግባር ላይ አለመዋሉ ፖለቲካን እንዲርቅ አድርጓል ይባላል። ባለፉት አመታት የነበሩ የምርጫ ሂደቶች እንደሚያስረዱት በእስራኤል መምረጥ የሚገባውን ያህል ህዝብ ወደ ምርጫ ጣቢያዎች እየሄደ አልነበረም። ፖለቲከኞች በሚያምኑበት ርዕዮተ ዓለም አለመቆማቸውና ለህዝባቸው ቃል የገቡትን አለመፈጸማቸው መራጩን ህዝብ ማሰላቸቱ ይነገራል። በቀጣይም ተመሳሳይ ሁኔታ ይኖራል የሚል ስጋት አለ። ከህዝብ ላይ የሚደረጉ ግምገማዎችም ይህን ይጠቁማሉ። የእስራኤል ህዝብ በአሁኑ ሰዓት የሚጠይቃቸው በርካታ ጉዳዮች አሉ። የሀገሪቱ ደህንነት መጠበቅ አንደኛው ሲሆን፣ ከዚያም የኑሮ ውድነትን መዋጋት፣ የደቡብና ሰሜን የሀገሪቱ ክፍል ሰላምና ደህንነት መጠበቅ፣ የአረብ ማህበረሰብ የእርስ በርስ ግጭትን መቅረፍ፣ የፍልስጤማውያን ጉዳይ፣ የውጭ ግንኙነት ፖሊሲ፣ የወጣቱ ሁኔታ፣ የትምህርቱ ዘርፍ፣ የህክምናው ዘርፍ፣ የማህበራዊ አገልግሎቶችና የመሳሰሉት አሁን ካሉበት በእጅጉ እንዲሻሻሉ ህዝቡ ይፈልጋል። ከላይ እንደገለጽ ነው በእስራኤል በየጊዜው ክኔሴት ምርጫ መካሄዱ የሀገሪቱን ንብረት የሚበዘብዝ ነው። ለምርጫው ማስፈጸሚያ በቢሊዮን የሚቆጠር ገንዘብ ወጪ ይደረጋል። ይህ ገንዘብ ደግሞ ከግብር ከፋዩ ዜጋ የሚሰበሰብ ነው። በመሆኑም ገንዘቡ ለመሰረተ ልማት ግንባታና ለተቸገሩ ዜጎች እርዳታ መዋል ሲገባው የጊዜው ገንዘቡ ለምርጫ ወጪ መደረጉ ትልቅ ጉዳት አለው። በሌላ በኩል ደግሞ ሀገሪቱ ወደ ልማትና ብልጽግና እንድትሄድ ብሎም ደህንነቷ እንዲጠበቅ የተረጋጋ መንግስት ሊኖራት ይገባል። በጥምር መንግስቱ አባል በሆኑ ፓርቲዎች መካከል መተማመን ሲጠፋና ውስጣዊ ሽኩቻ ሲበዛ ሌሎች ስራዎችን ሊያከናውን ስለማይችል መንግስት ፈርሶ አዲስ መንግስት መመስረቱ መልካም ይመስላል። ትልቁ ስጋት ግን የነበረው ሁኔታ እንዳይመለስ ነው። በቀጣይ የክኔሴት ምርጫ እንዳለፉት አመታት አይነት ችግሮች እንዳይከሰቱ ፓርቲዎች ብዙ እንቅስቃሴ ማድረግ ይጠበቅባቸዋል። መራጩ ዜጋም ዲሞክራሲያዊ መብቱን በመጠቀም ለሀገርና ህዝብ የሚጠቅም መንግስት እንዲቋቋም ተጽዕኖ መፍጠር ይገባዋል እንላለን። የተከበራችሁ አድማጮቻችን 26ኛውን የክኔሴት ምርጫ በተመለከተ ያቀረብነው ወቅታዊ ዘገባ ይህን ይመስላል። ስለተከታተላችሁን እናመሰግናለን። ከሌሎች ዝግጅቶቻችን ጋር ቆይታችሁ አብረን ይሁን።

0: ጤና ይስጥልን ክብራትና ክብራን የባህልና ኪነ ጥበብ ፕሮግራማችን ተከታታዮች እንደምን አላችሁ? በዛሬው ዝግጅታችን ካንጋፋው የግጥምና ደራሲ አበበ መለሰ ጋር ቃለ ምልልስ እናካሄዳለን። እሱም እዚህ ስቱዲዮአችን ተገኝቷል። አበበ እንደምን አለ?
1: እና እንግዚአብሔር ይመስገን ሰጥቶ አንተ እንዴት ነህ? ሰላም ነህ ወይ?
0: ሰላም ነኝ። እንዴት ነው አንተ? እኔ እንደው እንደ እንግዳ ለማየት ይከብደኛል። እንደ ወንድም ስለማይ እንግዳችን ለማለት ይከብዳል። እንዴት ነህ አሁን ያለህበት ሁኔታ በጤንነት ምን ይመስላል?
1: ደህና ነኝ እግዚአብሔር ይመስገን። እግዚአብሔር ይመስገን ይሁን። እኔም አንተ ጋር ያለኝ እንትን ትግስትህ ነው በጣም። በሚቀጥለው ሳምንት እንገናኛ ኦኬ ብለን ዘጋለን። ከዛ እንተዋለን። አንተም የስራ ይበዛባል፣ እኔም ደግሞ እንዲያል አመት እንደም ሆነን መስልን ከተከታተለ በጣም ቅርቦች ሆነን፣ ግን አንተም ለኔ ቅርብ ነህ፣ እኔም ላንተ ቅርብ ነኝ። ግን እንደዚህ ለመገናኘት ግና ቃለ መጠይቁን ለማድረግ በጣም በመሀል ላይ ብዙ ኢንተርቪዎች ወደ ኢትዮጵያም ምንም እያደረኩ ነበር። ግን ለማንኛውም ግን በዚህ አጋጣሚ ያሰብነው ተሳክቶልን ዛሬ ስለተገናኘን እጅግ በጣም ደስ ብሎኛል።
0: እኔም በጣም ደስ ብሎኛል በእውነት። አንተ አንጋፋ የኪነ ጥበብ ባለሙያ ነህ። በኢትዮጵያ ሙዚቃ ውስጥ ተጽዕኖ ፈጣሪነት ግን ሁሉም የሚያውቀው ነው። በዛ በወርቃማው ዘመን የሰራሃቸው ስራዎች እስካሁን ይደመጣሉና እንደው እንዴት ነው? አንዳንዴ ሚስጥር አለው ወይ ያኔ እንደዛ የሰራችሁበት ሁኔታ?
1: እውነት ነው እውነት ነው። መቼም ያባብላል። በቃ ብዙ ሰዎች የሚሉት እንደው ምንድን ነው ያ ዘመን። አንዴ እንደውም ቴዲ ታደሰን አርኪቡ ፕሮግራም ላይ ሰለሞን ክፍሌ ሲጠይቀው እንደው ያ ዘመን እንዴት የሆነበት ምክንያት ምንድን ነው ብሎ ጠየቀው እና የሆነ መልስ መለሰለት። መልስ ልነግር አልፈልግም ራሴን ማሞገስ እንዳይሆንብኝ ብዬ እና የሚገርም ነገር እንዲሁ ክሬዚ እግዚአብሔር ባንዱን ማይሰለች ባንድ ረዋ ባንድን አምቶ በጣም ደግሞ የተወጣጡ ከዳህላ ከካይቤክስ በቃ የነበሩ በቃ አንድ ላይ ሆኖ ረሃ ብሎ መስርቶ መምጣታቸው የኔና የይልምሽ ጥምረት የይልማ ገብረአብ ጥምረትና አንድ ላይ መሆን የነ ኤፍሬም የነ ቴዲ የነ መልማል የነ ሙልቀ የዛያ ሁሉ ሰው መምጣትና ያን ዘመን ያለ ረፍት ነበር የምንሰራውና እንትን ሲሆን በቃ እንደ አብዮት ምልበልህ የሆነ ነገር በቃ ይሄ አዲስ የተገኘ አሁን ቤት ውስጥ አዲስ ልጅ ሲመጣ ትኩረት አድርገው ልጅህን ለልጅህ እንዲመግዛት ልብስ ብገዛለት እንዲባረግለት እንደምትለው ሁሉ ኢትዮጵያዊ በሙሉ ትኩረቱ ሙዚቃ ላይ ነበር በዛ ዘመን። የማን ወጣ ሲወጡ ሲያልፉ በፒያሳ ሁሉም ሰው ፒያሳ ላይ አርፎ ግማሽ ወደ መርካቶ ይሄዳል፣ ግማሽ ወደ አስኮ ይሄዳል። እና በቃ በመከፋፊያ ቦታዎች ላይ ሁሉ ሙዚቃ ቤት አለ። እዛ ቆመው ሰምተው አዲስ ዘፈን ወጣ ሲወጣ ደግሞ በወረፋ በቃ። እና ያ ዘመን እውነትም ወርቃማው ዘመን ተብሏል። በጣም የሚገርም ዘመን ነበር። እና በየወሩ ካሴት ይወጣል፣ በየሁለት ሳምንቱ ካሴት ይወጣል። እኛ እረፍት የለንም። ረሃዋ ባንድ ነው በአብዛኛው የሚሰራው እና እኔና ይልምሽን በአብዛኛው የምንሰራው። ብዙ ደራሲያን አሉ፣ ብዙ ባንዶች አሉ። እና ከአንዱ ዘፋኝ ወጥቼ ወደ አንዱ፣ ከአንዱ ዘፋኝ ወጥቼ ወደ አንዱ ነው። እና ምናልባትም ደግሞ ትልቁ ሚስጥር ደግሞ የመገናኘታቸው የሮሃ ባንድ ኃይለኝነት ካላቸው ችሎታ አንጻር የድምፃውያን ደግሞ ጥራት የድምፃቸው ጥራትና እንትን የእኛም እግዚአብሔር የሰጠን ተሰጥኦ ሆኖ ሌላው ግን ጥረታችን ይመስለኛል ማለት ገንዘብን እንትን
0: አናቀው
1: ገንዘብን እኔ አላቀን ገንዘብ ልብስ እንኳን ልበቅጦ ለብሼ አላቀ። የሚገርም ነገር ሰጡ ቱታ ነው የምለብሶ። ሶስት አራት ቱታዎች አሉኝ ጫማ እ አንድ ሁን ሁለት ይሁን ነው ካላረገውማ ከቤቴ የሆነ ምሳ ቦታ ከምሳ ቦታ ስቱዲዮ ነው ማድረገው። ለአንድ ሰዓት ወይ ለሁለት ሰዓት ያችን ጫማ ማድረጋት ከዚ በኋላ በቃ እና አንድ ጫማ ነው የማድረገው። ግን ምግብ ራሱ በደንብ አንበላም እና የገንዘብን ትርጉም አናውቀውም። እና ያ ይመስለኛል ማለት ትኩረታችን ሙዚቃው ላይ ነው የነበረ ነው። እና በጣም ይገርም ኤፍሬም ታምሩ 76 አለው 77 አለው 78 አለው 79 በቃ ውጭ ሀገር ሲሄዱ ነው መዘግየት የጀመሩ እና ውጭም ሄደው በአራት ዓመት በአምስት ዓመት በሶስት ዓመት ልዩነትም ያወጣሉ። እና አልበም ወዲያው ረጋኝ 78 76 77 78 79 80 81 በየአመቱ ነው። እና ሁሉም ዘፋኞች እንደዛ ነበር። እና አሁን ግን አንድ አልበም በአመት አይደለም በአስራ አምስት ዓመት በሀያ ዓመት ስራ ሰው አሁን የፍሬም ከሰራ ሀያ ምናምን ዓመት ሊሆነው ነው። አረጋኝም እንደዛው ሌሎችም እንደዛው። እና እንደዚህ አይነት እንትናለ እና ያ ዘመን እግዚአብሔር ዝም ብሎ ከዚህም ከዛም አምቶ አገጣጠመና እስኪ ታሪክ ስሩ ብሎ ያመጣ ነው የሚመስለኝ። ዝም
0: በጣም እኔ በቅርቡ ኢትዮጵያ ነበርኩና በጣም የገረመኝ የእናንተ ዘመን ሙዚቃዎች ነው የሚደመጡ እኔ እንደውም ጠይቄያለሁ ለምንድን ነው ብዬ እና ፍቅር አሁንም አለው አሁን ያለው ወጣት ትውልድ ሳይወለድ የወጡ ዘፈኖች ሁሉ ይደመጣሉ እንደ አዲስ እና እኔ ሚስጥሩ እስካሁን ድረስ እንደው ገና መመራመር ያስፈልጋል ብዬ ነው የሙያው ፍቅር ስለነበራችሁ ነው ወይ እንደዛ ስትሰሩ የነበረው
1: እንግዲህ ይኸውልህ እኔ እውነቱን ነው የምነግርህ የሙያ ፍቅርማ በጣም ሙያውን በጣም ስለምወደው ከልጅነቴ ጀምሮ የነበርኩበት ስለነበረ ዘፋኝ ሆናለሁ የሚል ግምት ነበረኝ ግን ባልታወቀ ሁኔታ ላይ በቃ ባለፈው እንደነገርኩህ ታናሽ ወንድሜ ለኤፍሬም ታምሩ ስራ ዘፈን ሰጠው ስለወሰደኝ እና እዛው ስለከተተኝ በዛው ቀጠልኩበት እና ፍቅሩ አለ እና አሁንም እንዳልኩህ ኢትዮጵያ ውስጥ ሲሄድ በእኛ ዘመን ያሉ ሰዎች ብዙ ፎቶግራፍ እንነሳ ምናምን አይሉንም አንዳንድም ሰላምም አይሉም አይቶ ያው ወያ በመለስ ዘጋቁ የበላ ነው እየጠጣ ነው ይያለፈ ይሏል ወጣቶች ግን መተው በቃ መተው አብያብ ፎቶግራፍን እንነሳ ምርቃ አድናቂ ነን ምናምን ይላሉና እንዴትና አሁን አንቺ ወጣት ነሽ ወይ አንተ ወጣት ነህ 23 24 30 አመታችሁ ነውና እንዴት ብላችሁ በዚህ ዘመን ላይ የኛ ዘመን ምናምን ስላቸው ልጅ ያለው አባትና እናት ሲያዳምጡት የነበረው ገና በ3 አመት በ4 አመት ጀምሮ ጭንቅላታችን ላይ ጆሮአችን ላይ ሲጮህ ነው የኖረው ይሏልና በቃ ብዙ ጊዜ የቤተሰብ ተጽዕኖ ነው አያ አሁን እኔም እንደዛው ነኝ እኔ እናትና አባቴ ጋር የነበረው ነገር ጭንቅላቴ ውስጥ አለ የዛ ዘመን ዘፈኖች በሬዲዮ ምንሰማቸው ምናምኛ ጋር አሉ አሁን ልክ እንደዛ ሁሉ ተጽዕኖ ያረግንባቸው ይመስለኛል ፍቅሩ እንዳልከው ደሞ ፍቅሩ በጣም ፍቅሩ አለን ጥረቱ በተለይ እና እኔ ስሰራ ወይ ታሪክ ልሰራለሁ ወይ ምናምን ብዬ ሳይሆን በቃ ዝም ብዬ በፍቅር ገባሁበት ከገባሁበት በኋላ ግን ችግሩ እንዳለ ሆኖ ማለት ነው አልበ በደም ብዙ አልበላም በ3 ቀን አንድ ቀን ነው የምበላው በጣም ይገርም ነገር በ3 ቀን አንድ ቀን ዛሬ ስራ ገባለሁ ዛሬ ምሳ በላለሁ ነገ ተኝቼ ነው የምውለው ለይቱም በስሰራ ተላለሁ ነገ ተኝቼ እውላለሁ ማታ ላይ አይበላኝም የሆነ ነገር ወይ ሾርባ ወይ የሆነ ነገር ትንሽ ቀምሼ ተኛለሁ ዘ ኔክስት ዴ ነው የሚቀጥለው ቀን ነው የምበላው ማለት በ3 ቀን አንድ እየበላሁ ማለት ነው ወይ በ3 ቀን ሁለት እየበላሁ እንዲህ በዛ ልብሳን ልብስም እኔ ልብስም አማስተውሲው ፍልሃም ይባል ቦታ አለ እዛ 10 15 ቲሸርት ገዛል እሷም አንዷ ቲሸርት ላንድ ቀን ነው ምልብሳት ምንም ትበላሻል በቃ ምንም ስጠጣ መስለ በቃና እና አንድ ቀን ነው ምልብሳት እሷን ከዛው እጭ ግን ቱታ 3 4 5 ቱታ አለኝ ያቺን ይቃዩ ይታጠበ ያን ይቃየር ነው ለሰው ሱፍ ይገዛል አለብሶም አመት ባላ ብለብሶም አያምርም ያው ክሳቱም አለ ያው በየጊዜው አይደለ ካንተና አረጋለን እንሰራለን ምናምን አይመችም ጉስቁልና ማሉ ማለት በጣም ምቾት ላይ አልነበርንም ምን ሰራበት ቦታ ይመቻል ሆቴል ሄደን ወጥተን ሁሉ ነው የምሰራው ሃይ ክላስ ሆቴል ነው የምንገባው መኪና ሰጥተውን ነው የራሳቸው በቃ አዲስ መኪና ሰጥተውን በራሳቸው መኪና እንኳን ብዙ ጊዜ አንሄድም ግን ያ ሁሉ ፋሲሊቲ ይያለ ግን በቃ ሰውነትህ ሁሌም ሐሳብ ሁሌም ስራ ሁሌም እንት ነው በቃ እና እንደውም አሁን ባለት ከትላንት ወዲያ ከመልካሙ ተብጀጋ ስናወራን ብን ይደውልልኛልና ሳውራው ልካውን እንዴት ነው እንደዚህ የምታወራው ድሮኮ አታወራም ነበር አለኝ እውነት ግን ስለው በቃ እኛውን ከመስራት በፊትም ከሰራን በኋላ ስናይ የሚያስቅ ነገር ከሆነም ዞር ብለህ ፈገግ ብለህ ዝም ነው እንጂ የምትለው አሁን እኮ በጣም ነው የምታወራው አለኝ አይ ያው ሲስተሙን እስራኤል ሀገር ሁሉም ሰው
0: እንደዛ ነው የሰራችሁት ነገር ያው ያስመሰከረ ነው ዘመናትን ቆይቶም ቢሆን አሁንስ በዚህ በሙዚቃው ዘርፍ ምን እየሰራ ነው አቤ በአሁኑ ሰዓት
1: አሁን ምን እንግዲህ ባለፈው ትንሽ ተቆም አድርግ ያለው የሆነ አጭር እንትን ነበረችንና የድሮ ስራዎች አሉ አሁን ድሮ ከሰራኋቸው ስራዎች ውስጥ የተቀመጡ አሉ አንድ አልበም ላይ 4 5 ትርፍ አለ ሁሌ 10 ከሆነ የፍሬም የሰራሁለት ወይ ደግሞ 6 ከሆነ ሌላ 6 ዘፈን አልቆ ያልተመረጠ ዘውና ያራሳችን እንመርጠው ይሄ ይቅር ብለን እነሱ አሉ ያረጋኝ እንደዛ አንድ አልበም ላይ ነው የሚልህ አሁን ያረጋኝ እንግዲህ 10 ምናምን 10 ምናምን አልበም ላይ ሰራ ነው እንግዲህ በአምስት አብዛው ወይ በአራት አብዛው እንግዲህ 40 ምናምን ዘፈን ማለት ነው የፍሬም 40 ምናምን ያመልማል እንደዛው የኬኔዲ ብዙ ዘፈኖች ናቸው እነሱን ያወጣው በኔ ኪቦርድ የሰራሁት አለ በጊታር የሰራሁት አለ ምናምን ያንን አሁን ስቱዲዮ ውስጥ ያስገባው ሪአረንጅ ያልኩ ሙዚቃውን አረንጅ እያደረኩኝ እነሱን ዝም ብዬ እየሰራሁ ነው ያለው
0: እንደገና ሊሰሩ ነው
1: አሁን እንደገና እንትን እያሻሻልኳቸው ነው እና ያው ከዘፋኞች ጋር ተነጋግረን እስኪ አሰማቸውና የሚሆነውን ነገር እናደርጋለን
0: ያን ዘመን ልትመልስልን ነው አንደኛ
1: እንግዲህ በእግዚአብሔር እርዳታ ሌላው ልጄ ድምፃዊ ነው የሶስተኛ ልጄ ማለት ነው ሙሴ ይባላል ራማት ጋር ነው የሚኖረው በጣም ጥሩ ድምፅ አለው ቆንጆ ድምፃዊ ነው እንደው በሙልቀን ተፈትኖ ያለፈ ነው ሙልቀን ዘፈኑ ሲዘፍንበት አይወድም እና እኔና ሙልቀን ወዳጆች ነን እና ላኩበት እንደው አንድ ሁለት ዘፈን ልጅ ሊዘፍን ይፈልጋል ስለ አይ እንደው ምና ምን አለ ከዛ ላኩለት ቀርጬ ማለት ነው ሙሌ እስኪ ስማው ቢሰው እንደው እንደጀማሪ ጥሩ ነው ድምጹ ምናምን አለ የሱ ሁለት ዘፈኖችን ለዘፈን እንዲፈቅድልን እና ያው ድምጹ ጥሩ ነው ወደ 10 ምናምን ዘፈኖች ሰርተን አሁን ዜማውን ጨርሰናል ግጥሙንም አንድ ዙር ጨርሰናል ሙዚቃውን አረንጅ ያደረኩ ነው በእግዚአብሔር ዳታ እንግዲህ ጆባኒን አናግረዋለሁ ሮሃ ባንድ ዳዊትን ማናግረዋለሁ ያሬድም አለ እነሱን እንትን ብለን
0: በባንድ ነው መስሩት
1: በሮሃ ባንድ ያው ሮሃ ባንድ ብዙ የሉም ፈቃደ የለም ኤልያስ የለም ሰላሙም ውጭ ነው ያለው ምናልባት ሰላም ልናስገባው እንችላለን ብቻ በተወሰነ የሮሃ ባንድ ቅንጅት አድርገን ያ ሀሳብ አለኝ እና እንዲህ እንዲህ እያደረኩ ነው አላረፍኩም ያው እንግዲህ አልተፋታሁም
0: በጣም ቆንጆ ነው እንዲያውም ልጠይቅህ ከነበረው በቤተሰብ ያንተን ሙያ ይወሰዳለን ብዬ ነበር መለስክ እንግዲህ ልጅ ፍቅሩስ እንዴት ነው ልጁ እንግዲህ የዚህ ዘመን ወጣት ደግሞ የሙዚቃ አመለካከቱ ትንሽ እናንተ ከነበራችሁበት ለየት ይላል እና እንዴት ነው ያለው ሁኔታ እርግጥ ሲያወጣን ጠይቀዋለን እሱ
1: ጥሩ ነው ምልክ ያባታቸውን ነው ብዙ ጊዜ ታላቁም ዘፋኝ ነች እሱም መሀከለኛውም ዘፋኝ እኔ አብዛኛው ልጆች ድምፅ አላቸው በጣም ብዙዎቹ ድምፅ አላቸው እንደውም እኔ እቤት ያለው አሁን 8 አመቱ ነው እኔ አንዳንድ እንትኖችን አጠናለሁ ኮርድ የሙዚቃ ኮርድ የሚባል ነገር አለ ኮርድ ሃርመኒ የሚባል ነገር አለ እና እሱን ቁጭ ብዬ ቴሌቪዥን ከፍቼ ኃይለኛ ኮርድ የሚጫወቱትን ሙዚቃ መርጬ እዛን ሳጠና ቁጭ ብሎ ያየኛል እና አንድ ቀን ስገባ እኔ የማጠናውን ሙዚቃ ልክ እንደኔ ከፍቶ ኮርዱን ሲጫወቱ አየሁ እኔ በጣም በቃ በህልም ነው የመሰለኝ እና እስኪ ስለው ያለቀሰ ወጥቶ ሄደ ማለት ምንትን ማለት አልፈልግም አብ ሌላ ቀን ለናቱ ጠራውና እንዲዚህ ሲጫወት ሰማሁት ይሄ ልጅ በጣም ገረመኝ እና እንዱ ለምኝውና ያሳየን ማለት ስለው አይ ምናምን ስለ ከዛ ትንሽ ተጫንኩትና በቃ እንደምንም ብለህ እንትን በል ቆጣ ስለው ይሻለ ከፈተ ራሱ ሙዚቃውን ፈልጎ ከፈተ ስሙን ጽፎ የዘፋኙን ስም ሙዚቃውን ከፈተ ኮርዱን እና በጥሩ ስሜት አልነበረም እሱ በቃ ማለት ተጨናኛል አይነት ነገር ነውና አክሮፎኑ ኮርዱን አለውና እኔ እስካጠናሁበት ጊዜ ድረስ ነው በሲያጠና የነበረው በኋላ አለፈው ያን አልፎ ያላጠናውን በፊሊንግ ታቃለ በስሜት ያኛውን ኮርድ ሲሉ መቆጣጠር አቅቶኝ ሂጅ ሳም ከንፈሩን ሳም ስስቦ አለቀሰ አለቀሰና ወሮጥ ሄደ እና ምን ልጆችም ብዙዎቹ አሁን ይሄ 8 አመቱ ነው አሁን ሙዚቃ ትምህርት ቤት አስገብቻለሁ በ8 አመቱ በቃ ኪቦርድ ሲጫወት አሁን ከትላንት ወዲያ ቁጥሩ ሳሉን ሶስት ኪቦርድ አለ የኔ ያለ እዚህ ጋር ለህቱ ደግሞ ታች መሬት ላይ ያስቀምጭለታል የሱ ደግሞ ጠረጴዛ ላይ ያለው እንደዚህ የዘፈነ በእጁ ኮርድ ይዞ እንትን ይላል በቃ የሚገርም ነውና ትልቋ ልጅ የመጀመሪያ ልጅም በጣም ኃይለኛ ድምጽ አላት ከጥላ ደግሞ ገሊላ አለች አሹ ነው የምትባለው ኤዶም ገሊላም እንግሊዘኛ ነው እሷ ብዙ አብዛኛው ምዝም ድምጽ አላት ቤቢ ግን በጣም የተለየ ድምጽ አለው ሌሎችም አሉ ሮና የምትባል አለች ጥሩ ድምጽ ያላት ልጆች አቡሽ የሚባል አለ አሁን ሩቤን የሚባል ልጅ ዩቲዩብ ላይ አለው በፍራይስ ዘፈን የሚዘፍነው ጥሩ ድምጽ አለውና ሱንም እንግዲህ ልከለውና ያው ቤተሰብ ላይ ብዙ ተጽዕኖ አለኝ ልልፈልገ ነው
0: ወንድም እህት አንተ እንደገና ደግሞ አንተ ልጆች በጣም ደስ የሚል ነገር ነው
1: በጣም አሉ በቃ የዘሜ ልጆችም ዘፋኞች ናቸው እንደዚሁ የራሷ የኬረን ልጅ ዘፋኝ ነች በጣም ኃይለኛ ነች ሸሊ የምትባል ልጅ አለቻት
0: የኬረን ልጅ ዘፋኝ
1: በጣም ኃይለኛ ድምጽ የሚበልጡኛን የሚያስገነዱ ናቸው ድምጻቸው
0: በጣም ደስ የሚል ነው ይሄ ከሆነ እንግዲህ ቤተሰባችሁ በሙዚቃው ዓለም ከፍተኛ ቦታን ያለ ነው እና እንደ ሙዚቃ ካቤ ህይወት ጋር ቁርኝቱ ምን ይመስላል?
1: በጣም ልጅ እያለሁ እኮ ነው ሰጡ በቃ የሚገርም ነገር በጣም ልጅ ሆኜ የህንድ ሙዚቃ አሰማለሁ በጣም ልጅ ሆኜ የህንድ ዘፈን ምናምን ቤቱ ሲከፍታሉ ወንድሞችም ከዛ በላይ ደግሞ የዘፈን ምርጫ ነበር ድሮ ሬዲዮ ፕሮግራም ላይ የሚተላለፍ እና አለማየሁ እሸቴ እነ ጥላሁን ገሰሰ እነ ማህሙድ ምናምን እንደዚህ እነ ምኒልክ ወስናችሁ እና እያሉ መስፍን ሁነ ሰማችኋለሁ ሙልቀን መለሰ ጌታቸው ካሳ ትዝታን እና በዛ ዘመን እህቶቼ ትላላቅ እህቶቼ ናነ ይላታለሁ ምኒናን የምትባል አሽክሎን የምትኖረው እሷና አሜሪካ የሚኖር ወንድም ያለ ሁለቱ ግጥሙን ይጽፋሉ ግጥሙን እየጻፉ አብሮ ይዘፍናሉ እና ያኔ አያለሁ እኔ ከዛ ላይ እነሱ እየተከተኩኝ እንደነሱ እንትን ማለት ጀመርኩኝ ከዛ በኋላ በቃ በዘፈን በጣም እንትን እያልኩኝ እያዱን ሲሄድ ትምህርት ቤት ውስጥ በቃ ዘፋኝ መሆን ፈለግኩኝ እና በቃ መዝፈን ጀመርኩ ከበሮ መጫወት ጀመርኩ እና ድራም ሁሉ ጫወት ነበረ ከዛ እያልኩ ሲሄድ ጭራሽ ጊታር የሆነ ሰው ሲጫወት አየሁና ያ በቃ እሱ አስቀምጦ ሲሄድ እኔ ብድግ እያልኩ ጊታሩን መጫወት ጀመርኩ ስልስል በቃ ከዛ አገር ስወጣ ደንበጫ የሚባል አገር ነበር ጊታር የለመድኩት ከደንበጫ ወደ ባህር ዳር ስመለስ ራሴ ጊታር ሰርቼ ብዙ ጊታር ሰራው ወደ 4 ወደ 5 ለጓደኞቹ ሰርቼ
0: በዛ ዘመን
1: በዛ ዘመን 60ዎች 69 68 ነው በጣም ልጅ ሆኜ እኮ ነው ጊታር ሰርቼ እነዚህ አናጺዎች አይደለም ቆርቆሮንና አንቱ ኮምፕሬሰሩን ይሄን እንዲያርጋችሁ ምትሉኝ ቢያስመትቼ እሺ የብስክሌት ፍሬን አለ አይደለም የጥመዝማዛው እሱን ዘርግቼ ምን ብዬ ያን ወጥሪ በጣም በቃ ራሴ በሰራሁት ጊታር ጫውት ነበር እና ይሄን አይቶ አንድ መምህር ያለ ዳዊት የሚባል መምህር አንዶም ፈልጎኛሉ አዲስ አበባ ውስጥ በቃ ላገኘሁት ምንም እሱ ሰጠኝ አውቶ አሪፍ ጊታር ያን ይዤ በቃ ትምህርት ቤት ውስጥ በቃ በተለይ ሃይ ስኩል ስገባ ትምህርት ቤት አልማርም ነበርና ከልጅነት ጀምሮ የመጣ ስለሆነ በቃ አብሮኛ ሙዚቃ አብሮኛ አደገ ማለት ይችላል
0: አብሮኛ አደገ ያየን ነው እንግዲህ ስራዎችን ስካውን እኛም ያዳምጥን ነው ገና ቀጣይ የሚደመጡ ናቸውና ለዚህ አስተዋጽኦም የክብር ዶክተር የተቀበላልና ማን ነው ሰጠስኪ ስለዚህ እንሻብራራለን።

0: ስኬሳሚን ነው። በዚያ አጋጣሚ አንሰው ትልቅ ነገር ነው ያደረገውና አንተ ታመሳል። ብዙዎቻችን መጭንቀት ነበር። ብዙ አፍቃሪዎችህ ላንተ አስተዋጽኦ ለማድረግ ብዙ ይጣጣሩ ነበርና እስኪ አጋጣሚውን አጫውተን።
1: ሳሚ ምን መሰለ፣ አሁን እኔ ታመምኩኝ። ታመሜ ዲያሊሲስ ይያርኩ ብዙ አመት ያርኩትና እንዶ እናቴ ራሷ ነፍሷን ይመሩ አጣቀም ዲያሊሲስ እንደማያርግና እህቶቼ ወንድሞቼም እንዳያውቁ ነበር አትንገሩ ነበር ምለው የመጨረሻ ሁሉም አወቁና ከዛ በአጋጣሚ ኃይልዬ መጥቶ ነው እዚህ ኃይልዬ መጥቶ እጄ ላይ አሁን ሙዚቃ ብጣታለች እንትን መርፌ መውጋባትና እዛ በፋሻ ተጠቅልሎ ዲያሊሲስ አድርጌ መጥቼ ወዲያው ጨርሼ መጥቼ ይደማል ፋሻው ላይ ይጠቀልሉና በፕላስተር ያስዙላና ትንሽ ደም ይቀራል ወይ ልብስ ላይ ይታያል ምናምን እና ልክ እንደዚህ መኝታ ቤት ዘም የመኝታ ቤት ገብቼ ነው ኃይልዬ ታደሰ መጥቶ መኝታ ቤት ከፍቶ ሲገባ ሲያይ በቃ እንደዚህ ነው ደም እንደነው ማየው ምናምን ሲላይ ኮንዶጂ እንደዚህ ዲያሊሲስ አደርጋለሁ ምናምን አንዴ ዝድት ሞት ነው ወይ ምናምን ስለኝ አይ እኔ ምንም ነገር ምን እርዳታም እንዳትጠይቅ ምንም ነገር ደሞ ነገር ይዋል እርዳታ ማንንም እንት እንዳትል እና ምናልባት አረጋለሁ ካልክ ሾው እና ቴዲ በጣም ቅርቤ ነው ቴዲ አፍሮ ቴዲ አፍሮ እና ኤፍሬም ታምሩ ከነገርካችሁ ሾው ካረጉልኝ በዛ ምናልባት የሚረዳኝ ከሆነ ብዬ ላኩት ማለት ነው ከዛ የኢትዮጵያ ህዝብ ወዲያው በሱ በገባ በሳምንቱ የኢትዮጵያ ህዝብ በሙሉ ሰምቶ ሲወራ ሰማ ሆነ ኢየሩሳሌም እየመጣሁ ነበር ከልጆቼ ጋር ከሁለት ልጆቼ ጋር ወልኩ አብርኩ ተበሳጨው በጣም በቃ ጋር ምንድነው ምናምን አት ልጅ ነገርችኝ በፌስቡክ በመልሰ ታሟል ተብሎ በቃ በጣም እየተወራ ነው ሬዲዮ ላይ በኢትዮጵያ ሬዲዮ ምናምን ከዛን ስቲ ላይ ሄደው ምንድነው የምትሰራው ምናምን ስለ እኔ አይደለሁም ምንድነው በቃ ተሰብስበን ስናወራ ኮሚቴ ፈጥረን ስናወራ ሰይፉ ለምንድነው የሚደበቀው ሰይፉ ፋንታው ለምን ይደበቃል ምን ነገር አለበት ብሎ እንትን አለ በጣም ተበሳጨው ግን አሁን ሳስበው ግን ለኔ ብለው ነው እኔ ግን ፍላጎት አልነበረኝ እንዲሰማ አልፈለኩም መላው ኢትዮጵያ ስለተሰማም ነው ሳሚ የመጣውና ያኔ አበበ ታመመ ደግሞ ያኔ እኔ የመጀመሪያው ነው ኩላሊት ታመመ የሚባል ነገር አልነበረም ያኔ እንደው ሰው የኩላሊት እንትን እጥበት እንዳለም ኩላሊት እንደዚህ የሚባል ኩላሊት ኢንፌክሽን ነው የሚያውቀው ሰው በአብዛኛው እና ኩላሊቱ ፌል አርጓልና እንደዚህ ምናምን ተብሎ በጣም ኢትዮጵያ ተረባረበ ሰማ ሁሉም ብዙ ወደ 20 ምናምን ሰው ነው የቀረበው መስጠት እና ከዛው ውስጥ ለኔ ጋር ምስማማው ጋር ሳሚም እናቱ የኤፍሬም ታምሩ አድናቂ ነች እና ልክ አሁን እንዳልኩ እናቱ ስትሰማ ነው ስትሰማ እሱ ልጅ ሆኖ ያዳመጠው ነው የኤፍሬም ታምሩ ከእናቱ ወርሶስም ያለ ኤፍሬም አይሰማ የሚገርም ነገርና ያወራሉ በቃ እንደዚህ እንደዚህ ያኮ በቃ የኤፍሬም ታምሩ ደራሲ እኮ ሙዚቃውን የሰራለት ናም ታሞ ፌል አርጎ ኩላይቱ እኔን ይሰጣዋለሁ ደኞቹን ሰብስቦ መጥቶ ነው ስለ ሜት መዘገበው ጓደኞቹ ሁሉም እንሰጣለን ብሎ በአጋጣሚ እሱ እንትን ሆነ እንደዚሁም አዋሳ እንደዚሁ ሄጃ አግኝቼዋለሁ እሱ በህይወት የለም አሁን አንዱ ደግሞ እንደዚሁም አይካል ጉዳተኛ ነው እሱ እሰጣለሁ ብሎ ከዳንኩ በኋላ ሄጄ አገኘሁት አለቀስኩ ሳየው በቃ በእንትን ነው የሚሄደው እንደዛም ሆኖ ለእኔ ይሰጠኝ የፈለገ አንድ ጋዜጠኛ ልክ እንዳንተ የሚወደኝ ጋዜጠኛ ነው እሱ ደግሞ ሲኒ ሰጠዋለሁና በካቹ ለአዋሳ ውስጥ ነው እንግዲህ ሬዲዮ ጋዜጠኛ ነው ስደስ ገና በቃ በህይወት የለም እናቱን ሳገኘው አንተን አድናለሁ ብሎ ኩላሊት ሰጣለሁ ብሎ እሱ ቀድሞ ሞተ ብሎ ለኔ በቃ ሳለቅስ ነው የከረምኩት ብቻ አጠቃላይ እዛ ሄጄ እኔን ለማዳን ለኔ ለማረግ በቃ የህዝቡ ስሜት በቃ ብታይ እና በቃ ለኔ ሌሎችንም አገኛቸው አዲስ አበባ መጥቼ ደግሞ ሊሰጡኝ የነበሩ ሰዎች ደግሞ እነሱም ጋበዙኝ ብቻ ብዙ ነገር ነው ያለውና ከዛው ሳሚ እንግዲህ ሰማና እመጣለሁ አለ እኔ ነኝ የማድነው አለ እኔ ደግሞ እዚህ ከመጣሁ አላፈራሁ ኦፕሬሽን ማድረግ አንድ ቀን እንደውም እኔ ሳሚ የሆነ ነገር ምርመራ አድርጉና እንደዚህ ምናምን ይታያል ሚሉ ነገር አለ አይደል እዚህ ነገር እንዲህ ይታያል አሁን ይሄ ጥሩ ነገር አይደለም ምናምን ብሎ ሲሉ እንደውም አልኳቸው ትቃሽታላ ማድረግ እኔ አልፈልግም አልኩኝና ወዳው ሳሚን ባንተ ሳሚ እኔ እንደውም አልፈልግም አንተም ማድረግም የለብህም እንደዚህ መቸጋገርም የለብህም ምናምን እሱ አየህ ሁሌ አማኝ ነው በጣም ወደ እግዚአብሔር ያምናል እና አድነዋለሁ ብሎ ነው የመጣው እኔ ደግሞ አልፈልግም ከዛ ልክ ስነግረው ተንበርክኮ ሲያለቅስ አደረስ እንት ሲጸልይ
2: ዋው
1: ተንበርክኮ አይ እኔ ነበርኩ እንደው ምን ቢም ማለት ምን ቢገባው ሱ ነው እኔ ሐሳቤን ቀይራለሁ እኔ እንደገና ሐሳቤን ቀይሬም ቢስለው ከዛ በኋላ እግዚአብሔር ሰማው እኔም እንደገና በቃ እህቶቼ ምናምን ሲሉኝ እሺ ብዬ ተመልሼ እንታልኩ ነው አዳነኝ እሱ ማረገኝ በእግዚአብሔር ነው ሳረገኝ ግን
0: የሚገባው ነው
1: በጣም ልቡ ማለት በቃ እኔን ለማዳን ሰውነቱን ቆርጦ ለመስጠት እንደዚህ ሰው ይቸኩላል እንደዚህ እንትናል እኔ እኮ አላየም እንደዚህ አይነት ነገር ብዙ በዚህ ዘመን ላይ እኮ አታገኝም
0: በጣም ሌሎችም አሁን የጠቀስካቸው ሰዎች በሙሉ
1: በተለይ እንትኑ አካል ጉዳተኛው በቃ እኔ ነበርኩም ስጥ ምናምን ሲለኝ በቃ መሬት ላይ ነው ደግሞ ተቀምጦ የነበር ከልጆቹ ጋር ሱቅ ንግድ አለው በጀርባ በኩል በቤቱ ነው ያስገባኝ በቃ አንገቱን ይዤ በቃ ለቅሶ በቃ በጣም በቃ ምን በቃ ያኔ ሄጄ ከዳንኩ በኋላ ሄጄ

0: በየሄድኩበት በቃ ደግሞ አንዲት ህፃን ልጅ ይዘው መጡ። እሷ ደግሞ በቃ ቤተሰቦቿን ኩላሊት ለምን አትሰጡትም? ገና ልጅ ነች፣ አስራ ምናምን ዓመቷ ነች። ይዘው ሊመጡ በቃ ዝም ብዬ ማልቀስ ነው በቃ ያኔ። እኔም ሆድም ሰው ነበረ። በቃ
1: በጣም ስሜቱ ራሱ እንደዛው ነው የምልህ። በህይወት ቀላል ነገር አይደለም፣ ሌላ እንዲህ ኪስ አውጥተህ የምትሰጠው ነገር አይደለም። እና ሰዎች እንደዚህ ይሄ ሁሉ መልካም ላደረግከው በሙዚቃው ዓለም ላበረከትከው አስተዋጽኦ ነው እና ይባል በጣም ደስ የሚል ነገር ነው። የተከበራችሁ አድማጮቻችን፣ ከአንጋፋው የግጥምና ዜማ ደራሲ አበበ መለሰ ጋር ያካሄድ ነው የመጀመሪያ ክፍል ቃለ ምልልስ ይህን ይመስላል። በመጪው ሳምንት ሁለተኛውን ክፍል ቃለ ምልልስ እናቀርባለን። እስከ ፕሮግራማችን መጨረሻ ድረስ ስለተከታተላችሁን እናመሰግናለን።

እንደ ክብራትና ክብራን ያምደመዝናኛ ፕሮግራም ተከታታዮች እንደምንሰነበታችሁ እነሆ ሳምንታዊ የመዝናኛና ቁም ነገር ዝግጅታችን ይዘን ቀርበናልና እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ አብሮን እንዲሆን እንጋብዛለን። የተከበራችሁ አድማጮቻችን ከዚህ ቀጥለን የሰው ልጅ መሰረታዊ የህይወት ህጎች በሚል ስናነብ ያገኘነውን ጽሑፍ እናቀርባለን። የመረጃ ምንጫችን ምርጥ ጽሑፎች ነው። አንደኛ ራስን ማወቅ፣ ጥንካሬህን፣ ድክመትህን፣ ሴቶችንና ፍላጎቶችህን መረዳት ለተሳካና ትርጉም ላለው ህይወት መሰረት ነው። ሁለተኛ እውነትን መናገር፣ ለራስና ለሌሎች እውነተኛ መሆን መተማመንን ያሳድጋል ብሎም ጥልቅ ግንኙነቶችን ይፈጥራል። ሶስተኛ ኃላፊነትን መቀበል፣ የራስህን ህይወት ባለቤቱን ለድርጊቶችህና ለውሳኔዎችህ ኃላፊነት በመውሰድ ህይወትህን መቆጣጠር ትችላለህ። አራተኛ ይቅር በል፣ ያለፈውን ቁርሾ መተው ለአእምሮህ ጤንነት አስፈላጊ ነው። ይቅር ማለት ሌሎችን ብቻ ሳይሆን ራስህንም ነፃ ታወጣለህ። አምስተኛ አዳዲስ ነገሮችን ተማር፣ መማር አእምሮን ንቁ ያደርጋል፣ አዳዲስ እድሎችን ይፈጥራል፣ እንዲሁም የዓለምን ግንዛቤ ያስፋፋል። ስድስተኛ አመስጋኝ ሁን፣ ያለህን ነገር ማመስገን ደስታህን ይጨምራል፣ እንዲሁም በአዎንታዊ ነገሮች ላይ ትኩረት እንድታደርግ ይረዳሃል። ሰባተኛ ጤናን መጠበቅ፣ አካላዊና አእምሮአዊ ጤንነትን መንከባከብ ለደስታና ለሙሉ ህይወት አስፈላጊ ነው። አመጋገብን ማስተካከል፣ ስፖርታዊ እንቅስቃሴ ማድረግ፣ በቂ ረፍትና በቂ እንቅልፍ ማግኘት አስፈላጊዎች ናቸው። ስምንተኛ ጥሩ ግንኙነቶችን መገንባት፣ ጠንካራና ደጋፊ የሆኑ ግንኙነቶችን መገንባት የስሜት ድጋፍን ይሰጣል ብሎም የብቸኝነት ስሜትን ይቀንሳል። ዘጠነኛ ዓላማን መፈለግ፣ ህይወትን ትርጉም በሚሰጥ መንገድ መኖር የአእምሮ ሰላምና እርካታን ያመጣል። አስረኛ ሁኔታዎችን ማየት፣ ህይወት ሁልጊዜ ለውጦችን ታመጣለች። ተለዋዋጭ መሆንና ከአዳዲስ ሁኔታዎች ጋር መላመድ ጭንቀትን ለመቀነስና ስኬትን ለማረጋገጥ ይረዳል። 11ኛ ለሌሎች መልካም ሁን፣ ለሌሎች ደግ መሆን ላንተ መልካም ስሜት ይሰጣል። ደግነት ግንኙነቶችን ያጠናክራል፣ እንዲሁም አዎንታዊ ተጽዕኖ ይፈጥራል። 12ኛ ፈተናዎችን ለመቋቋም ዝግጁ መሆን፣ ከምቾት ቀጠና ውጪ መሄድ አዳዲስ እድሎች እንድታገኝና እንድታደርግ ይረዳል። ስሌት የተደረገባቸው አደጋዎች ወደ ትልቅ ስኬት ሊመሩ ይችላሉ። 13ኛ ጊዜን በአግባቡ መጠቀም፣ ጊዜን በአግባቡ ማቀድና ቅድሚያ መስጠት ግቦችን ለማሳካትና ጭንቀትን ለመቀነስ ይረዳል። 14ኛ አሁን ላይ መኖር፣ ያለፈውን መጸጸት ወይም ስለወደፊቱ መጨነቅ ብዙ ጊዜ ደስታችንን ይነጥቀናል። አሁን ላይ ትኩረት ማድረግና እያንዳንዱን ጊዜ መደሰት አስፈላጊ ነው። 15ኛ ጽኑ መሆን፣ ውድቀትን እንደ ማቆሚያ ሳይሆን እንደ ማሻሻያ ተመልከተው። ጽናት ግቦችን እንድታሳካ ይረዳሃል። ምንጭ ምክረ አእምሮ ለተሻለ ነገ። በሰላሳ ክረምት ከቦኛል ፍርሃት፣ ከቦኛል ርጅና፣ የጉብዝና ወራት በወጉ በወጉ አላለፈምና፣ ያወዛውዘኛል ያዝማናት ነፋስ፣ መደገፊያ ምርኩዝ ከማን ብርቱ ልዋስ። እነሳ የነበርኩ ተስፈንጥሬ እንዳነር፣ ራምድ የነበርኩ በእግሮቼ ጀግኜ፣ ክንፌን ቆርጬ ጣልኩ ከፍርሃት ወግኜ። ሳዘግም እግሮቼ ሲርዱ፣ ስተኛ ጭኖች ሲበርዱ፣ የገላዬ ሙቀት ሲሸሽ ቀን ጠብቆ፣ ቆፈን ሲዳበለኝ እንደ ሰም ተጣብቆ፣ እትቱ ዘፈኔ ጸደይ እንዳልወጣ በጋን እንዳልገፋ፣ ግንባሩ ላይ ይዟል የማለፍ ወረፋ። በሰላሳ ክረምት በሰላሳ በጋ፣ ገሚሱ የርግማን ጥቂቱ የጸጋ፣ ተብዬ ብጠየቅ ምን አደረክበት፣ መልሴ የሚሆነው እንደ ሞላለት ሰው ዝም ብዬ ኖርኩበት፣ እንደ ሞላለት ሰው ዝም ብዬ ኖርኩበት። ደራሲ ያዲኤል ትዛዙ። ፍቅር ካለ በዚህ ዓለም በዚህ ህይወት ፍቅር እስካለ፣ ለህልም ለመሻት ለምኞት ሁሌ መንገድ አለ። ለእያንዳንዱ ድቅድቅ ለሊትም ብሩህ ዕለት አለ። እውነቱን ስነግርሽ ፈተና ነበረ በየዕለቱ፣ ሰኞ ተሰብሬ ተነሳሁ በነጋተው በጠዋቱ።
ማክሰኞ በተስፋ ያለምኩ አልኩና ረቡ ከሰርኩ የጅ ስራ ቀረመና ሐሙስ ቆምኩኝ ፍቅርሽን ጥበቃ ለማልክቱ ምስጋና ይገባቸዋልና አረብ ላይ ደረስኩ መንገዴ ነውና ቅዳሜን ነድድኩ ጨስኩ ፍቅሬን አንቺን እየጠበቅኩ ሰንበትን ከመቅደሱ ቀረሁ ውዴ የፍቅርሽን መንገድ ጓዛለሁ ጓዛለሁ ሰንበት ሰንበት ሲሆን ቁሜ ጠብቃለሁ በመጠበቅም ቁሜ በመፈለግም ሄዶ እኔ አፈቅርሻለሁ በዚህ ምድር በዚህ ህይወት ፍቅር ስካለ የሚረታኝ የሚያቆመኝ የሚዘኝ ማን አለ በዚህ ዓለም በዚህ ህይወት ፍቅር ስካለ ለህልም ለመሻት ለምኞት ሁሌ መንገድ አለ ለእያንዳንዱ ድቅድቅ ለሊት ብሩህ ለታለ ፍቅር ስካለ ደራሲ ናሁ

አድማጮቻችን ከሙዚቃው ተመልሰናል። ከዚህ ቀጥለን ይቅርታን መጠየቅ ለምን ያስቸግረናል የተሰኘ መረጃ እናቀርባለን። የመረጃው ምንጭ ምርጥ ጽሑፎች ሲሆን አዘጋጅ ዶክተር ኢዮብ ማሞናቸው። ይቅርታ ያለፈውን ነገር አይለውጠውም፣ የነገውን ግን የላቀና ያማረ ያደርገዋል። ፓውል ቦየስ ያለው ነው። በዓለም ላይ በጉልበታማነታቸው ከታወቁ የሰው ለሰው ግንኙነቶች መካከል አንዱ የይቅርታ ኃይል ነው። ይቅርታ የሚጠይቅ ሰው ያንን ይቅርታ ለመቀበል ፈቃደኛ ከሆነው ሰው ትክክለኛውን ምላሽ ሲያገኝ የሚፈጠረው ኃይል ግለሰቦቹን ብቻ ሳይሆን ህብረተሰብን የመፈወስ ጉልበት አለው። ይህ ከሆነ ታዲያ አንዳንድ ሰዎች ይቅርታ መጠየቅ ከብዳቸዋል። ለምን? አንደኛ፣ ተቀባይነትን የማጣት ፍርሃት። አንዳንድ ሰዎች ይቅርታን ሲጠይቁ ያኛው ወገን ጥያቄያቸውን ላለመቀበል የሚያስፈራቸው ስለሚመስላቸው ከዚያ ተግባር ይገታሉ። ይህ ብዙ ሰዎች የሚታገሉት ስሜት ነው። ይህንን የስሜት ጫና ለማለፍ ግን ኃላፊነታችን ላይ ማተኮር አስፈላጊ ነው። የኛ ኃላፊነት ላጠፋነው ጥፋት ይቅርታን የመጠየቅ ኃላፊነት እንጂ ሰዎች ይቅርታችንን እንዲቀበሉ የማስገደድ አይደለም። ትኩረታችንን በእኛ ኃላፊነት ላይ ብቻ ስናደርግ ለይቅርታ የተነሳሳ ልቦና ይኖረናል። ሁለተኛው የኋላ ኋላ ብቅ የሚል ሰበብን ፍርሃት ነው። ዛሬ ስህተቴ ነው ብዬ አምኜ የተቀበልኩት ነገር ነገ ማስረጃ ይሆንብኛል ብለው የሚሰጉ ሰዎች አሉ። እንደዚህ አይነት ሰዎች ይቅርታን እንዳይጠይቁ እንቅፋት የሚሆንባቸው ስህተታቸውን የማመናቸውን ሁኔታ ተጠቅሞ ሌላኛው ወገን የክስንና የበላይነት ስፍራ ይይዝብኛል ብለው ስለሚሰጉ ነው። እዚህ ላይ ማስታወስ ያለብን ግን ይቅርታ የገደለውን ስህተት ማንም ሰው እንደገና ሕይወት ሊዘራበት እንደማይችል ነው። ቢሞክርም እንኳ ብዙም ሳይቆይ ሐሳቡ መሞቱ አይቀርም። ሶስተኛ፣ ተሸናፊ ሆኖ የመታየት ስጋት። ይቅርታ መጠየቅን እንደ ደካማነትና እንደ ተሸናፊነት የሚያዩ ሰዎች ብዙ ናቸው። ስለዚህ ምንም እንኳ ስህተተኛ እንደሆኑ ቢያውቁትና ሁኔታዎች ሁሉ የሚጠቁሙት ወደ እነርሱ ስህተተኛነት ቢሆንም ሁኔታውን ወጥረው በመያዝ ሸፋፍነው ለማለፍ ይጣጣራሉ። ይህ ያልሸነፍን ባይነትና እንደ ተሸናፊ መስሎ የመታየት ፍርሃት ለጉዟቸው ታላቅ ጠንቅና እንቅፋት ነው። አራተኛ፣ ተስፋ መቁረጥ። አንዳንድ ሰዎች ቶሎ ተስፋ ቆራጮች ናቸው። አንድ ችግር እንደተከሰተ ነገሮች ሁሉ እንዳከተመላቸው የማሰብና በነገሮች ላይ ተስፋ የመቁረጥ ዝንባሌ አላቸው። ይህ ሁኔታ የሚመጣው ይቅርታ ቢጠየቅም ባይጠየቅም ግንኙነቱን ለማደስ ጊዜው አልፏል ብሎ ከማሰብ አንጻር ነው። አንዳንድ ሰዎች ምንም ያክል ይቅርታ ብንጠይቃቸው እንኳን ነገር ከነክሱ አይለቁም በሚል እሳቤ ተስፋ ሊያስቆርጡን ይችላሉ። ያም ሆነ ይህ ግን ለይቅርታ እድልን መስጠት ጠቃሚ ነው። የነፍስ ፍቅር በሌለንበት እሱ በሌላ ቦታ ያለ ፍቅሩን መተንፈስ ነው። ያለምንም መግቢያ የነፍሶች ግንኙነት ነው። ለማንም ሊያስረዱት ወይም ሊገልጹት የማይችሉት ታላቅ ሐሴትና የሚያምር ስሜት፣ የፍላጎትና የልብ ሙቀት ስሜት ነው። የፍቅር ንፋስ በነፈሰ ቁጥር ነፍስ ከነፍስ ጋር መቀላቀል ይችላሉ። እጅን ሳይነኩ ጠንካራ የልብ ምት ስሜት የነፍስ ፍቅር የሚሰማውና ለሚሰማው በጣም ልባዊ ስሜት ነው። የነፍስ ፍቅር ጥልቅ የነፍስ ከፍታ ነው። ባልተጠበቀ ሁኔታ ወደ ሕይወት የሚገባው በጣም የሚያምር ስጦታ ነው። ውብ የነፍስ ገጸ በረከት ነው። የተሻለ ሰው የሚያደርገን እሱ ነው። ሩህሩህነት የሰውነት መስፈርት ማማ ነውና አዳዲስ ነገሮችን ያስተምረናል። ስህተቶቻችንና ጉድለቶቻችንን የሚያሳይ መስታወታችን ይሆናል። የነፍስ ፍቅር ከሁለተኛው ነፍሳችን ጋር የመነጋገር የመዋሃድ እውነተኛ ደስታ ነው። የነፍስ ፍቅር ወይም የነፍስ የትዳር ጓደኛ እንደ ሌሎች ሰዎች በሕይወታችን ያለፉና በሕይወታችን ውስጥ እንደተገናኙት አይደለም። በፍጹም ቀላል አይደለም። በሕይወት ውስጥ የሚያልፍ በጣም ቆንጆና ቅን ስሜት ነው። ነፍሳቸውን በሰጧቸው ሰው ነፍስ ውስጥ ነፍሳቸውን ላገኙት ሰዎች እንኳን ደስ አላችሁ፣ ከዚህ በላይ በምድር መክሊትና ጸጋ ምን አለና ይላል የጽሑፉ አዘጋጅ አሹ አባይ። ሰላም ይስፈን ላንቺ፣ ሰላም ይስፈን ላንቺ ቅድስቷ ሀገሬ፣ ባንቺ ነው መኖሬ ሚጠበቀው ክብሬ።
አየርሽን አሽትቼ እርካታ ማገኘው ኮራ ቀብረር ብዬ ባንች ላይ ስኖር ነው። የነጻነቴ ምንጭ የኔነት አሻራ ራሴን ምሰጣት በደሜ እንድትኮራ ጸንታ እንድትኖርልኝ ስሜን እየጠራች እሰዋለሁ ነፍሴን ለሷ የምስራች። ያደራ ቃሌ ነው ውድ እናት አገሬ ሞች አጸናሻለሁ አጥንቴን ገብሬ። ጠላቴን ፊት ለፊት በግንባር ወግች ታሪክ ሰራለሁ ልክ እንደ አባቶች ብሎ ፈከረና ያ ያንበሳው ግልገል ለአገር ለድንበሩ ሊሰራላት ገድል ጥሶ የገባውን የጠላት ወታደር ሰዓት ሳይፈጅ ነበር ያስወጣው ከደንበር። በገባበት ገብቶ በገደል በዋሻው ከተራው ወታደር ከላይ እስከ መሪው አንበሳው እስራኤል ድባቅ ነው የመታው። ዓለም ተደምሞ ጉድስኪል ድረስ ጋዛና ሊባኖስ ምድራቸው ሲታረስ ተደባልቆባቸው ምድርና ሰማዩ ፈራርሰው ወደቁ አልቻሉ ሊቆዩ። ባልቸኩል ነው እንጂ ለነገር ባሮጥ ከተነሳሁም ማሳት ነኝ ረመጥ። ነግሬህ ነበር ተው አርፈህ ተቀመጥ ከተነሳሁ ማልቆም ጭራሽ ጊዜ ማልሰጥ። ጠላታን በርክኬ የማንቀጠቅጥ ነጭ ሰማያዊ ባንዲራ ገትሬ ማንም የማይደፍረኝ ውድ ነኝ ላገሬ። ማንም የማይደፍረኝ ውድ ነኝ ላገሬ። ደራሲ አስናቀው ቸኮለ።

የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የመዝናኛና ቁም ነገር ፕሮግራም ይህን ይመስላል። ለተከታተላችሁን ከልብ እናመሰግናለን። የዛሬውን ፕሮግራም አዘጋጅቼ ያቀረብኩላችሁ ሰጠኝ ዘመነ ነኝ። ሳምንት በሌላ የመዝናኛ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። ሰላም።